0: SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ኣርስታ ዜና ኹም ክሰምዐኩም ሰማዕትና ዝርዝራት ይስዕብ። ኣብ ከተማ ቃዛ ብመጥቃዕቲ ኣየር እስራኤል ብውሕዱ ክልተ ፍልስጤማውያን ከም ዝተቐትሉ ሰበ ስልጣን ጥዕናታ ግዝኣት ሓቢሮም። ኣብ ሰሜን እታ ተኸቢባ ዘላ ከተማ ኣብ መገዲ ዑመር ኣልሙኽታር በቲ ዝተፈፀመ መጥቃዕቲ ክልተ ሰባት ከም ዝተቐትሉ ሰብሞያ ጥዕና እዮም ገሊፆም። ኣብ ጥቅምቲ ናይ ዝሓለፈ ዓመት ኣብ ግዝኣት ቃዛ ብሽምግልና ኣሜሪካ ምስ ሓማስ ተኽሲ ደው ካብ ዝብል ንነጀው እስራኤል ብተደጋጋሚ መጥቃዕቲ ክትፍፅም እያ ፀኒሓ። ነቶም ኣብታ ግዝኣት ዝርከቡ ኣባላት ሓማስ ወይ ነቶም ኣብ 2023 መጥቃዕቲ ዝፈነዉ ዕጡቓት ዒላማ ዝገብር እዩ ክትብል እያ መጥቃዕታ እስራኤል ትገልጾ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ነቲ እስራኤል ኣብ ቀዋሚ ውግእ ኣትያላ ዝብል ርእቶ ነፂጉ። ንሱ ንፎክስ ኒውስ ከም ዝሓበሮ ብዙሓት ሃገራት ኣብ ትሕቲ ውዕል ኣብርሃም ወይ ኣብርሃም ኣኮርድ ምስ እስራኤል ርክብ ክምስርታ ከም ዝደልያ ገሊጹ።
3: Oh, we're not in a permanent state of war. I myself, with President Trump, we brought forth four peace deals.
2: ኣብ ቀዋሚ ኩነታት ውግእ ኣይኮንናን ዘለና። ኣነ ንባዕለይ ምስ ፕረዚደንት ትራምፕ ናይ ሰላም ውዕላት ኣምፂኢና ኢና ኮሚና ጌርና እቲ ውዕል ኣብርሃም ኣነን ምድኻም ናይ ኢራን በቲ ሓበራዊ ተግባርና ሓባራዊ ወታደራዊ ስጉምትታትና ዝያዳ ዓወት ነምፅእ ዘለና ይመስለኒ። ምክንያቱ ሃገራት ምሳና ክሳነ እየን ዝደልያ ዘለዋ። መፃአን ብልፅግናአን እውን ክሕሎ ይደልየአን። እቲ ኣብ 2020 ዝተፈረመ ብኣብርሃም ኣኮርድ ዝበሃል ስምምዕ እስራኤል ምስ ሕቡራት ኢማራት ዓረብ፣ ባሕሬን፣ ሞሮኮን ሱዳንን ዲፕሎማስያዊ ዝምድና ክትገብር ኣኽኢልዋ እዩ። ስብርባር ናይ ጠፈር ነገራት ኣብ ገማግም ኣውስትራልያ ብተኸታታሊ ንሳልሳይ መዓልቱ ተረኺቡ። ሰበስልጣን ኩዊንስላንድ ኣብ ሰሜን ታውንስቪል ኣብ ከባቢ ፎረሲንግ ቢች 6 መንነቶም ዘይተፈልጡ ሓፂናዊ ኩዓሳሱ ኣብቲ ቦታ ፋሕ ኢሉሉ ዘሎ ከባቢ ከሊሎም ኣለው። ናይ ኩዊንስላንድ ኣገልግሎት ሓውን ኣድሕንን ምስ ፖሊስ ኣውስትራልያ ሃገራዊ ናይ ጠፈር ትካል ሓዊስካ ምስ ዝምልከቶም መሻርክቲ ትካላት ኮይኖም ነቲ ዘይተፈልጠ ናይ ጠፈር ነገራት ብድሓን ንምውጋድ ይሰርሑ ኣለው። ቅድሚ ሕጂ እውን ኣብ ገማግም ኣውስትራልያ ተመሳሳሊ ዝመስል ኩዕሶ ዝመስል ነገራት ተራእዩ ነይሩ እዩ። እቲ ሓደ ኣብ 2023 ኣብ ሰሜን ኩዊንስላንድ ዝተረኽበ ኮይኑ እቲ ካልእ ድማ ኣብ 2011 ኣብ ናሚብያ ኣብ ዝርከብ ጎላጉል ምድረበ ሳዕሪ ሓደ ካልእ ካብ ሰማይ ወዲቑ እዩ ተረኺቡ። ብሰንክቲ ኣብ ቬንዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዘስዓበ ጉድኣት 9.65 ቢልዮን ናይ ኣውስትራልያ ዶላር ወይ 6.7 ቢልዮን ዶላር ኣሜሪካ ክኸውን ከም ዝኽእል ውድብ ሕቡራት ሃገራት ገሚቱ። እዚ 600ታዊ ሃገራዊ እቶት ቬንዙዌላ እዩ። ፕሮግራም ልምዓት ውድብ ሕቡራት ሃገራት ከም ዝገልጾ እቲ ኣፈናዊ ገምጋም ኣብ ናይ ሴስሚክ ሞዴል ናይ ሳተላይት ስእልን ናይ ህዝቢ ሓበሬታታትን ዝተመርኮሶ ኮይኑ ኣብ መንበሪ ገዛ ሓዊስካ በቲ ሓደጋ ዝገፍሐ ቁጠባዊ ዕንወት ከም ዘምፅእ ይግለጽ ኣሎ። እዚ ከምዚ ኢሉ እንከሎ

0: Landu brainstorms boat names for the boat he hopes to own.
1: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
0: Boatu has a boat covered by GEICO, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
1: Fantastic voyage? Now we're getting somewhere.
0: Plus, GEICO can help Boatu cover what's on board, too.
1: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
0: It feels good to be Boatu. It feels good to GEICO.
2: Material things were lost, but my health is what God has given me.
3: Negraw negrate kefiu amlagnat nahi bunlo salazi mahber zidma e kab ma amq libey aziz zemsknom monatu etana mejemerta migbey kab mahber rakhibe kab ti gizeti athize tosen derakmagbin hidet main trainerni selezi hjun nezitkal aziz zemskno selezi hagazuni aziz hguse ቀዳማይ ሚኒስትር ህንዲ ናረንድራ ሞዲ ኣብ ሳልሳይ ዓመታዊ ዋዕላ ህንዲ ኣውስትራልያ ንምስታፍ ኣብ ሰሙን እዚ ናብ ኣውስትራልያ ክበፅሕ እዩ እቲ ርክብ ኣብ ትሕቲ እቲ ኣብ መንጎ ክልቲአን ሃገራት ዝግበር እስትራቴጂካዊ ሽርክና ዝተመስረተ ኮይኑ ኣብ 2020 እዩ ጀሚሩ ኣብቲ ኣጀንዳ ኣብ ኩሉ ናይ ምክልኻል ናይ ወፃኢ ፖሊስን ንግድን ከምኡን ኣብ ኣገዳስቲ ማዕድናት ኣብ ናይ ሳይበር ፀጥታ ኣብቲ ዝጥጥዕ ዘሎ ቴክኖሎጂን ዝተዋደደ ናይ ሓባር ስራሕ ምስራሕ ዝዓለመ እዩ ብድሕርዚ ሚስተር ሞዲ ኣብ መወዳእታ ሰሙን ማለት 10 ክሳብ 11 ሓምለ ኣብ ናብ ኒውዚላንድ ክኸይድ እዩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ናይ ኣሜሪካ መዓልቲ ናፅነት መልእኽቱ ኣብ ዘመሓላለፈሉ ነቲ ወትሩ ዝደጋግሞ ቃል ማለት ኮሚኒዝም መንሽሮ ምዃኑ ደጊሙ ገሊጹ ቅድሚ ሓደ መዓልቲ ዲሞክራሲያዊ ሰልፊ ኣብ ናይ ኣሜሪካ መባእታዊ ዓወታት ድሕሪ ምርካቡ ዶናልድ ትራምፕ ካብ ማውንት ሩሽሞር ዝመደረ ዘቕረበ ኮይኑ ኣብ መላእቲ ሃገር ንዝምዕብል ዘሎ ዲሞክራሲያዊ ማሕበራዊ ወይ ዲሞክራቲክ ሶሻሊስትን ገስጋሲ ምንቅስቃሳትን ዝነቅፍ መደረ ይቕሪቡ ነቲ ዝተደጋገመ መልእኽቱ ኣብቲ ናይ መወዳእታ መደርኡ 45 ደቂቕ እዩ ኣቕሪብዎ
4: The communist system is the opposite of the American system and the communist system has never worked.
3: ናይ ኮሚኒስት ስርዓት ኣንጻር ናይ ኣሜሪካ ስርዓት እዩ ናይ ኮሚኒስት ስርዓት ድማ ፈፂሙ ይሰርሐን እቶም ጀጋና ንኮሚኒዝም ኣብ መላእ ዓለም ኣብ ዓውደ ውግእ ዝግበር ኣብ ዝነበረ ዘይኮነስ ኣብዚኦም ተቃሊሶሞ ነዚ ሕማቕ ርእሲ ኣብዚ ኣብ ኣሜሪካ የምሃሪሞሞ ኣብዚ ክፍፀም ኣይንሓድጎን ኢና ልክዕ ከም ካንሰር ከምዚ ዓይነት ሓደጋ ብቕልጡፍን ቅድሚ ምጅማሩን ከነቋርፆ ኢና ንደሊ ክጥቋ ክቁረፅ እዩ ዘለዎ ቀልጢፉ ክቁረፅ ኣለዎ ናይ ውራንጅሩ ሽማግለ ኖርማ ኢንግራም ሰሙን ናይ ሎክ ማሕበረሰባት ተኣኪቦም ታሪክ ባህልን ዓወትን ቀዳሞት ህዝብታት ዘብዕልሉ እዋን ምዃኑ ገሊጹ ቴማ ናይዚ ዓመት ናይ ሎክ እዚ 50 years of deadly እዩ እዚ ድማ ነቶም ልዕሊ 50 ዓመታት ንናይ ሎክ ናንዶክ ምንቅስቃስ ዝሃነፁን ዘፅንዑን ናይ መጀመርታ ሽማግለታት ፀሓፍቲ ስነ ጥበባውያን ማሕበረሰባትን ክብሪ ዝህብ እዩ ኖርማኒ ኤንኣይቲቪ ከም ዝገለፀቶ ሕሉፍ ፖሊሲታት መንግስቲ እቲ ሃገር ቋንቋን ባህልን ደቀባት እዛ ሃገር ከይዛረቡ ምእጋዱ ኣልታውን ነባርን ፅልዋ ከም ዝትረፈ ተዛሪባ
5: I'm really happy that I'm in a place now where I could be part of teaching my language.
3: እጂ ቋንቋይ ወራንጅሩ ኣብዝምረሉ ቦታ ብምርካበ ኣዚ ሕጉስቲ ምክንያቱ እዚ ኩሉ እቲ ዝነበረ ነዚ ንምግባር ሕጊ ከም ምጥሓስ ነይሩ ኣይሰኣናዮን ሕጂ እውን ኣሎ ሕጂ ድማ እንደገና ዓንቢብሎ ኣብ ኣብያተ ትምህርቲ እውን ይመሃር ኣሎ ኣዝዩ እዚዩ ንዓይ ናይ ዶክ ዝነግረኒ ወትሩ ባህልና ክንርኢ ኣሎና እቲ ዝተረፈ ህዝቢ ክንሓቕፎ ኢና ነቶም ዝተረፈ ህዝቢ ክሓቕፉና ድማ ተስፋ ንገብር መስራቲ ናይ ሓንቲ ካብተን ብሕቡእ ዝነጥፋ ፍሉጣት ኣብያተ ክርስትያን ቻይና ዝኾነ እዝራ ጂን ካብ ቤት ማእሰር ተፈቲሑ ምስ ስድራ ቤቱ ኣብ ሕቡራት መንግስታት ኣሜሪካ ከም ዝበፅሐ ተፈሊጡ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ጉንበት ምስ ቻይናዊ መዘንኡ ሺ ጂንፒንግ ኣብ ዝተረኸበሉ እዋን ጉዳዩ ኣልዒልዎ ነይሩ እዩ ቻይናዊ ጉጅለ ተሓላቂ ሰብኣዊ መሰላት ኣብ ዘውፅኦ መግለፂ ጂን ካብ ቤት ማእሰርቲ ካብ ዝፍታሕ ን9 ኣዋርሕ ድሕሪ ምፅናሕ ናብ ሎስ ኣንጀለስ እዩ ኣትዩ ዘሎ እቲ ፓስተር ብሰበስልጣን ቻይና ተነግሮ እቲ ምፍታሕ ኣብ መላእ ይቕሬታ ኣብ መላእ ፖርቱጋል እስጳኛ ፈረንሳን ግሪክን ኣብ ኣስታት 42,000 ሄክታር ዝተኸስተ ባር ሓዊ ንኣሽሓት ሰባት ካብ ኣባይቶም ክወፁ ኣገዲዱ ሰበስልጣን ኣብ ቱር ደ ፍራንስ ዝካየድ ቅድድን ብሽክለታ ንተዓዘብቲ ከይ الزبوت أجد ومرلو

0: ኣብ ደቡባዊ ምብራቅ ኣውሮጳ ብኣማይ ዝቁፀሩ ኣባላት መጥፋእቲ ሓውን ንምጥፋእ ይቃለሱ ኣለዉ። ኣብቲ ከባቢ ዘሎ ሙቐት 40 ዲግሪ ሴንቲግሬድ ክበፅሕ ድማ ትፅቢት ኣሎ። ኣብ ግሪክ ካሪስ እቲ ዝዝርጋሕ ዘሎ ባርዕ ካብቲ ተፀበይዎ ዝቐልጠፈ ምዃኑ ይገልጽ።
1: እቲ ባርዕ ክጅመር ከሎ ርኤ ድሕሪ ግዜ ኣብ ትሕቲ ቁፅፅር ክኣቱ ይኽእል ኢልና ሓሲብና እንተነበርና እኳ እናገደደ እዩ ዝኸይ ዘሎ። ኣብ መልበርን ሎሚ ለይቲ ድሕሪ ዘጋጠመ ባር ሓዊ ደርዘን ዝኸውን ድኳናት ከም ዝተፀልወ ተፈሊጡ። ፖሊስ ቪክቶርያ ከም ዝሓበሮ መጥፋእቲ ሓዊ ቪክቶርያ ኣብ ሰዓታት ናይ ንግ ኣብ ከባቢ ኣቦስፎርድ ናብ ዝርከብ ከባቢ ተፀዊዑ። ኣብ ጫፍ ማእከል ከተማ መልበርን ኣብ ዝርከብ ሓደ ድኳን ድማ ሙሉእ ብምሉእ ባህልሃልታ ክህሞኽ ፀኒሕዎም። ነቲ ባር ኣብ ትሕቲ ቁፅፅር ንምእታዊ 80 ኣባላት መጥፋእቲ ሓውን 25 ናይ መጥፋእቲ ሓዊ መካይንን ብምስታፍ ነቲ ባርዕ ንጎ ሰዓት 6 ኣብ ትሕቲ ቁፅፅር ኣትዮሞ። ወሃብ ቃል ሓዊ ድሕነት ቪክቶርያ ኣብ ውሽጢ ሓደ ህንፃ ከባቢ 10 ሽቋት በቲ ባርዕ ተፀልዮም ኣለዉ ክብል ገሊጹ። ኣብ ስፖርት ሎሚ ንግሆ ኣብ ዝተገብረ ፀወታታት ዋንጫ ዓለም 2026 ኖርዌይ ብብሉፅ ተፃዋታያ ኤንሊ ሃላንድ ተመሪሓ ንብራዚል ብዘደንቕ መገዲ 2-1 ተስዒራታ። በዚ ድማ እቲ 5 ግዜ ሻምፒዮን ዝኾነት ብራዚል ካብቲ ውድድር ተገሊፋ። ኣብዚ ሰዓት እዚ እንግሊዝን ሜክሲኮን ይፃወታ ኣለዋ። ባርሰማዕትና ናይ ሎሚ ዜና ቅድሚ ዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ ኣደላይድ ብከፊል ደበና ዝለዕለ 15 ዲግሪ ሴንቲግሬድ። ኣብ መልበርን ፀሓይ ክውዕል ዝለዕለ 15 ዲግሪ ሴንቲግሬድ። ኣብ ሆባርቱን ፀሓይ ክውዕል ዝለዕለ 12 ዲግሪ ሴንቲግሬድ። ኣብ ካምቢራ ደበና እዩ ዝለዕለ 12። ኣብ ሲድኒ ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ። ኣብ ብሪስበን እውን ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ። ኣብ ዳርዊን ፀሓይ ክውዕል ዝለዕለ 32 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 69 ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 111 ቅርሽን 25 ሳንቲም ናይ ኢትዮጵያ ብር ይሽርፍ ኣሎ። ዜና ወዲና ኣለና።

0: ባርሰማዕትና ካብዚ ቀፂሉ ተቐሪቡ ዘሎ ትሕዝቶ ልኡኽና ዝሰደደልና ፀብፃብዩ ፀጋይ ክንፈ ኣብ ከባቢና ዝማዕበሉ ዜናታት ኣኪቡ ኣቕሪብና ኣሎ ናብ ከብለኩም
1: ሰላም ጥዕና ሃበልና ከመይ ቀኒኹም ክቡራ ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ተዳለዉ ዜናታት እንሆ ፈለማ ርእስታቶም ክነቐድም ናይ ኤርትራ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ብዝተፈላለየ ዓውድታት ዘምሃሮም ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣብ ኣስመራ መሪቑ ዩኒቨርሲቲ መቐለ ብዝተፈላለዩ መርሃ ግብርታት ከምህሮም ፀንሐ ልዕሊ 2,900 ተምሃሮ ኣመሪቑ ኣብ ትግራይ ኣብ ውሽጢ 3 ዓመታት 53 ቶን ወርቂ ከም ዝበኸነ ተገሊጹ ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ራፖርተር ሰብኣዊ መሰላት ሕቡራት ሃገራት ክትዛረብ ከም ዘይትደሊ ኣፍሊጣ ትካል ሰብኣዊ መሰላት ኢትዮጵያ ኣብ ትግራይ ዝፍፀም ግድድ ወተሃደራዊ ምልመላ ተቃዊሙ ኣብ ኣብያቶም ኣሰርቲ ስዑድ ዓረብ ኣስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ፅበዩ ምህላዎም ተሓቢሩ ሰራዊት ሱዳን ናብ ዶብ ኢትዮጵያ ትርከብ ስትራቴጂካዊ ከተማ ኩምሩክ ንምምዛዕ ሰፊሕ መጥካዕቲ ከም ዝኸፈተ ኣፍሊጡ ዝብሉ ነሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ናይ ኤርትራ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ብዝተፈላለዩ ዓውድታት ተምሃሮም ልዕሊ 1,018 ተምሃሮ ብዲግሪን ዲፕሎማን ኣብ ኣስመራ መሪቑ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ንምበል 19 ግዜኡ ብዝተፈላለዩ ዓውድታት ዘምሃሮም 1,018 ተምሃሮ ብዲግሪን ዲፕሎማን ኣብ ኣስመራ መሪቑ ኣሎ እቲ ስነ ስርዓት መረቕታ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል ሚኒስትሪ ቱሪዝም ወይዘሮ ኣስካሉ መንቀሪዎስ ፍጻሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዶክተር ሃይለ ምሕፁን ዲናትን ትካላት ላዕለዋይ ትምህርቲ ላዕለወ ሰበስልጣን ሓለፍትን መምሃራንን ወለድን ተመረቕቲ ሰራሕተኛታት ምምሕዳር ኮሌጅን ኣብ ዝረኽብሉ ብድሙቕ ኣግባብ ተኻይድ ኣሎ ዲን ኮሌጅን ዋኒንን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሃይለማርያም ኣብ ዘስምዖ መደረ ንተመረቕትን ወለድን ተሳተፍትን ናይ ትፅምብል እንኳዕ ሕጎሰኩም ድሕሪ ምባል ሎም ዓመት ኣብ ናይ ዝሓለፈ ዓመታት ብዝበፅሐ ቁፅሪ ምምራቖም ታሪካዊ ዕለት ምዃኑ ሓቢሩ ቁፅሪ ተመረቕቲ ብድግሪ 536 ብዓውድታት ኣተሓዛ ሓሳብ ምሕደራ ዋኒን ምሕደር ህዝብን ስነ ቁጠባን ፋይናንስን ቋንቋ እንግሊዝኛ ጂኦግራፊ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ሕብረተሰብን ስነሰብን ብዲፕሎማ ከዓ 482 ብዓውድታት ኣተሓዛ ሓሳብ ባንክን ፋይናንስን ሕብረተሰብን ማሕበራዊ ዕዮን

ቱሪዝምን ምሕደራ ሆቴልን ተመሪቆም ኣለዉ ካብ 1118 ተመረቕቲ 47 ሚታዊ ደቂ ኣንስትዮ ምዃነን ተገሊጹ ኣሎ ብድሕሪ ዚ ኣብ ንእስ ወከፍ ዓውደ ትምህርቲ ዝለዓለ ንጥቢ ዘመዝገቡ ተመረቕቲ ስነ ስርዓት ሽልማት ከም ዝተኻየደ እውን ሚኒስትሪ ዜና ኤርትራ ዘውፅእ ሓበሬታ ኣመልኪቱ ኣሎ ብተዛማዲ ሓበሬታ ዩኒቨርስቲ መቐለ ብዝተፈላለዩ መርሃ ግብርታት ከምህሮም ዝፀንሐ ልዕሊ 2900 ተምሃሮ ኣመሪቑ ፕረዚደንት ዩኒቨርስቲ መቐለ ዶክተር ፋና ሓጎስ እቲ ዩኒቨርስቲ 1824 ተምሃሮ ብቐዳማይ ዲግሪ 939 ተምሃሮ ብካልኣይ ዲግሪ 45 ተምሃሮ ሳልሳይ ዲግሪ 83 ድማ ብስፔሻሊስት ብድምር 832 ደቂ ኣንስትዮ

0: SBS. SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ስም ንምጽላም ከመሳርሕ የገልግል ኣሎ ክብልውን ዑስማን ከሲሱ ኣሎ ሕጂ ኣብ ጀነባ ዓመታዊ ጉባኤ የካየድ ዘሎ ቤት ምክሪ ሰብ ኣመሰላት ውድብ ሕብራት ሃገራት ፀንሒት እቲ ፍሉይ ራፖርተር ንምንዋሕ ዝቐረበሉ ናይ ውሳነ ሓሳብ ረቒብ ኣብ ሶሙን እዚ ድምፂ ክህብ ትፅቢት ይግበር። ትካል ሰብ ኣመሰላት ኢትዮጵያ ኣብ ትግራይ ዝግበር ግዱር ወተሃደራዊ ምልመላ ተቃዊሙ። ትካል ሰብ ኣመሰላት ኢትዮጵያ ኣብ ትግራይ ዝፍፀም ግዱር ወተሃደራዊ ምልመላ ከም ብዝበዛ ጉልበትን ግበን ኩናትን ንክቁፀር ይኽእል እዩ ክብሎ ጠንቂቑ ኣሎ። ይሰመኩ ኣብቲ ናይ ቤተ ክነት ተምሃሮ ሓዊሱ ካብ ኣብያተ ክርስትያናት ካብ ቦታት ዕዳጋ ካብ ማእኸላት መዘናግዒ መናእሰይን ብግፋ ካብ ገዛ ናብ ገዛ ናይ ምዕፋን ወተሃደራዊ ተግባር ከም ዝቐፀለ ትረዲእ ኣለኹ ክብል ይገሊፅ ዘሎ። መብዛሕትኦም ዕድሞም ትሕቲ 18 ዓመት ምዃኑ ከም ዘረጋገፀ እውን እቲ ትካል ገሊፅ ኣሎ። እቲ ኣብ ቀረባ እዋን ዝወፀ ናይ ትግራይ ግዱር ወተሃደራዊ ምልመላ ዘካይድ ኣዋጅ ዓለምለኻዊ ሕጊ ዝተሓሰ ሕገ መንግስታዊ መሰረት ዘይብሉ እዩ ብምባል እውን ናይ ሰብኣዊ መሰላት ጥሕሰታት ምክንያናት ክኸውን እዩ ክብል እዩ ዋና ኮሚሽነር ብርሃኑ ኣደሎ ኣጠንቂቑ ዘሎ። ኣብ ኣብያተ ማእሰርቲ ስዑድ ዓረብ ኣስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ፅበይ ምህላዎም ተሓቢሩ። ጋዜጣ ሚድል ኢስት ኣይ ካብ ሰበስልጣን ታገርን ውድባት በርገስ ማሕበረሰብን ምስምዑ ጠቂሱ ከም ዝፀብፀቦ ኣብ ኣብያተ ማእሰርቲ ተሃገር ዝርከቡ ኢትዮጵያውያን ስደተኛታት ብዓረብኛ ዝተፃሓፈ

0: SBS.
1: Landu brainstorms boat names for the boat he hopes to own.
2: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
1: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
2: Fantastic voyage? Now we're getting somewhere.
1: Plus, Geico can help Boatu cover what's on board, too.
2: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
1: It feels good to be Boatu. It feels good to Geico.
3: Galak Fale Europa, Asia Pacific, ማዕከላዊ ምብራቅና አፍሪካን ወሲኽካ ሃብቲ ኣብ መላእ ዕዳጋታትን ዞባታትን ብኸመይ ይፍጠርን ይዝርጋሕን ይከታተል። ብመሰረት ሓበሬታ ዩቢኤስ ኣብ 2025 ዓለምና ንሳልሳይ ተኸታታሊ ዓመታ ዝያዳ ዝሃብተመት ኮይናኣላ። ጠቕላላ ውልቃዊ ሃብቲ ብ18.8 ሚታዊት ወሲኹ ካብቲ ኣብ 2024ን 2023ን ዝተረኽበ መጠን ድማ ልዕሊ ዕፅፊ ከይዱ። ኣብ ዩቢኤስ ናይ ሓባር ፕሬዚደንት ዓለማዊ ምሕደራ ሃብቲ ዝኾነ ኢቕባል ካህን ነዚ ወሰኽ ብምኽንያት ዝተቐየሩ ቁጠባዊ ኩነታት ቴክኖሎጂካዊ ለውጥታትን ሓደስቲ ምንጪ ዕድላት ኣብ ኩሎም ዕዳጋታትን እዮም ክብል ገሊጹ። እቲ ጸብጻብ ብተወሳኺ ዶላር ኣሜሪካ ከም መዐቀኒ ተጠቒሙ ንብዙሓት ሚልዮነራት እውን ይከታተል እዩ። 1,000,000 ዶላር ኣሜሪካ ኣሳት 1.4 ሚልዮን ዶላር ኣውስትራልያ እዩ። ኣብ ዝሓለፈ ዓመት ኣሳት 1,000,000 ሓደስቲ ሰባት 7 ሃዝ ዘለዎ ፅሩይ ሃብቲ ከም ዘኸዕበቱ ኣረጋጊጹ። እዚ ድማ ኣብ ነፍሲ ወከፍ መዓልቲ ልዕሊ 2,600,000,000 ምዝማጣጠን መጠን ማለት እዩ። ኣሜሪካ ዳርጋ ፍርቂ ናይዚ ዕብየት ዝቆመት ክትከውን እንከላ ልዕሊ 25,000 ኣውስትራልያውያን እውን ሓደስቲ ሚልዮነራት ኮይኖም። ይኹን እምበር ዩቢኤስ ብዝለዓለ ኣታዊ ዘለዎም ሰባት ብውሕድ ዝጽሎን ዝያዳ ቅኑዕ ስእሊ ዝህብ ምዃኑ ዝፍለጥን ኢሉ ዝገለጾ ብብዝሒ ዝረአ ሃብቲ ወይ ሚድያን ዌልት ኣብ መብዛሕትአን ኣብቲ መጽናዕቲ ዝተኻተተ ሃገራት ምንቁልቋል ኣርእዩ። ኣውስትራልያ ብሚድያን ዌልት ብኣሳት 220,000 ዶላር ኣሜሪካ 320,000 ዶላር ኣውስትራልያ ማለት እዩ። ድሕሪ ላክሰምበርግን ቤልጅምን ተሰሪዓ ኣብ ሳልሳይ ደረጃ ትርከብ። ሳውል ኤስላክ ብነፃ ዝሰርሕ ስነ ቁጠባዊ ምሁር ኮይኑ ኣብ መንጎ ማእከላይ መጠን ሃብትን እቲ ዝለዓለ ሃብቲ ወይ ዝሃብተሙ ዘሎ ክፍተት ሃብቲ እናሰፍሐ ይኸይድ እንተሃለዎ እኳ ሃብቲ ኣብ ኣውስትራልያ ካብ ካልኦት ሃገራት ብዝያዳ ብማዕረ ዝተዘርግሐ እዩ ኢሉ ይኣምን። ብኣንጻሩ ኣብ ኣሜሪካ እቲ ማእከላይ ሃብቲ ስድራ ቤታት ልዕሊ 10 ዕፅፊ ናይቲ ሚድያን ሃብቲ ስድራ ቤታት እዩ። ስለዚ እወ ሃብቲ ኣብ ኣውስትራልያ ማዕርነት ብዘይብሉ ወይ እንተወሓደ ብዘይማዕረ ዝተዘርግሐ እዩ። ግን ካብ ኣሜሪካን ብዙሓት ካልኦት ተመሳሰልቲ ዝኾነ ሃገራትን ብውሑድ ዘይማዕርነት ዝተዘርግሐ እዩ ክብልካ ኢስላክ ይውስኽ። እቲ ሕቶ ግን ብድሕሪ ዚ ዕብየት ዘሎ ምኽንያት እንታይ እዩ ዝብል እዩ። ኣብዚ መጽናዕቲ ከም ሚልዮነር ተመዲቦም ማለት እቶም ሰባት ኣብ ባንክ ሚልዮናት ዶላራት ኣለዎም ማለት ኣይኮነን። ነዚ ጸብጻብ ዘዳለወ ዩቢኤስ ንመብዛሕትኦም ኣብቲ መጽናዕቲ ዝተኻተቱ ተራ ሚልዮነራት ዋና ባዕሉ ዝነብሮ ኣባይቲ ኣብኡ ክነብር ሓሲቡ ሓደ ሰብ ዝገዝኦ ኣባይቲ ማለት እዩ እቲ ሓደ ዝዓበየ ንብረት ዝውከል ምዃኑ ኣነጺሩ። ብኻልእ ኣዘራርባ ብዘይ ዝኾነ ጭቡጥ ወሰኽ ናይቲ ንሃልኪ ዝጥቀምሉ ኣታዊታቶም ምውሳኽ ዋጋ ኣባይቲ ጥራዩ ንብዙሓት ሰባት ናብ ደረጃ ሚልዮነር ኣደይብዎም ይብል እቲ ጸብጻብ። ይኹን እምበር ሓደ ንብረት ምዝሽየጥ መስርሕ ዕድጊ ድማ ተፈጺሙ ምዝውዳእ ጥራዩ እቲ ኣባይቲ ናብ ገንዘባዊ ሃብቲ ዝቕየር ወይ ገንዘባዊ ሃብቲ ዘመንጩ። ኣብ ኣውስትራልያ ብሓፈሻ ኣብ ዝሓለፉ 5 ዓመታት ዋጋ ናይቶም ዋናታቶም ዝነብሩሎም ኣባይቲ ክውስኽ እንከሎ ኣብ ቀረባ እዋን ብዶሜይን ዝተገብረ መጽናዕቲ ግን ዕዳጋ ኣባይቲ ይወርድ ክህሉ ከም ዝኽእል እዩ ዝሕብር። እዚ ምንቁልቋል ብተወሳኺ መንግስቲ ኣብ ኔጌቲቭ ጊሪንግን ግብሪ ኣብ መኽሰባት ካፒታልን ወይ ካፒታል ጌንስ ታክስ ዝገበሮ ለውጢ ኣብ ባጀት ከምኡ እውን ኣብዚ ዓመት ዝወስኾም 3 ተኸታተልቲ መጠናት ወለድ ስዒቡ ዝመጸ እዩ። እቲ ጸብጻብ ከም ጾታ ወይ ዕድመ ዝኣመሰሉ ረቋሒታት ንዓለማዊ ሃብቲ ወይ ግሎባል ዌልት ብኸመይ ይጸልውዎ ግን ኣይገለጸን። እንተኾነ ግን ኣብዚ ንሃብቲ ወይ ዌልት ዝምልከት ግድል ካልእ ተወሳኺ ኣካል ኣሎ ድዩ? እቲ ነዚ ጸብጻብ

0: sbs.com.au/ትግርኛ ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/ትግርኛ ርኸቡ። sbs ትግርኛ ምስማዕ ኣጊብኩምሉ ዶ? ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ። ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
1: ኩራ ሰማዕትና፣ ብዝሓለፈ ሰሙን ካብ ዝተፈላለዩ ከባቢታት ዝመፁ ናይ ቀደም ናይ ዩኒቨርሲቲ ኣስመራ ተኣኪቦም ነይሮም ናይ ዝርከብ ዕላማ ነዚ ንምውዳብ ዝተሓልፈ ላዕሊ ታሕትን ውፅኢታቱን መጻኢ መደባቱን ዝምልከት ካብ ምስካብ ኣዋሃድቲ ናይቲ መደብ ምስ ኣሌክሳንደር ጣዕሚ ፎቶ ዝተገብረ ዕላል ቀዳማይ ክፋል ዝሓለፈ ሰሙን ኣቕሪብና ነርና። ሎሚ ናይ መወዳእቱ ክቐርብ እዩ። ብቐጥታ ናብኡ ከብለኩም።
2: ስለዚ ማለት ቀሊል ሓይሊ ኮነን ከም ዝረኣናዮ ማለት እዩ። ክንዲ ዝኣኽሉ እሞ ከዓ ኣብ ዝተወሰኑ ምናልባት ካብ ኣውሮጳ ይመፁን ኮኑ ካብ ኣውስትራልያ እውን ኣይመፁን ትማል ናዕለን ነርና። ሓደ ፒኤችዲ ዘለዎ ስምራ ዩኒቨርሲቲ ተማሃረ እንታይ ደኣ ዘይከድካ ገልመለብሎ ነረ። ኣነ እውን ተሳተፍኩ ስለዝተማሃርኩ ማለት እዩ። ናይ ስምራ ዩኒቨርሲቲ ብዙሓት ኣለዉ ኣብ ሙሉእ ዓለም ፋሒሉ ዘሎ ማለት እዩ። ግን እቲ ዝረኣናዮ ከዓ ቀሊል ሓይሊ ሰብ ኣይኮነን። እዚኦማ እንታይ ይገብሩ ነይሮም ክሳብ ሕጂ? እንታይ እዮም ኣበርክቶ ዝገበሩ ንኤርትራ? ብሕጂ ከ እንታይ እዮም ክገብሩ ዝብል ናይ ብዙሓት ሕቶ ኣልዒሉ ሞ ማለት እዩ። ኣብ ገሊኡ ዝተማሃረ እውን ዘሎ ኮይኑ ኣይስምዖን ወይ ፋሒሉ ጠፊኡ ብኡ ገይሩ በኒኑ ዝተማሃረ እውን ኢሉ ዝሓስብ ኣሎ። ብገሊኡ ተስፋ ዝሕድር ክኾን ከሎ ብገሊኡ ድማ ክሳብ ሕጂ ሲ እንታይ እዮም ዝገብሩ ነይሮም? እዚኦም ሲ ንኤርትራ ስራሕ እንት ይገበሩላን ብሕጂ ከ እንታይ እዮም ክገብሩላ ዝብል ሓሳባት ይቀላቀል ኣሎ ሞ እንታይ እዩ ማለት ሲ እንታይ ከም ክትገብሩሉ ትኽእሉ ነቲ ሕብረተሰብ ማለት እዩ ከም ምሁራት?
3: ፅብቕቲ ሕቶ ምክንያቱ እንታይ ይመስለካ? ንሕና ዘምሃረና ህዝቢ ኣሎ። ዘምሃረና ህዝቢ ሕንኡ ክንፈልዮ ወይ ክንፈልዮ ግቡእ
2: ክንክሕሶ።
3: ስለዚ ክንክሕሶ ማለት እዩ። ክንፈልዮ ዘይኮነ ሰዓት ኔጋቲቭ ከይትኸውን ክንክሕሶ ግቡእና እዩ። ስለዚ ግቡእና ንክንገብር ድልዋት ኢና ንሕና ካብ መጀመርያ ኣነ ካባ ጀሚርካ እቲ ዝድለውን ሳክሪፋይስ ንክንከፍል።
2: ብግብሪ ግን ከመይ ክከኣል? እዚ ብግብሪ
3: ብግብሪ ዝከኣል እንተኮይኑ ኣይ ቲንክ ሓደ ክንሪኦ ዘለና ነገር እዩ ንመፃኢ። ምክንያቱ ከም ዝበልኩ ከዓ ንብገስ ኣለና ሕጂ እዚ እዚ ኩሉ ህዝቢ እዚ ኩሉ ሰብ ኣብዚ ወፃኢ ኢንፋክት ካብ ኣውሮፓ ውን ሓደ ክልተ መፅኦም ነሮም ካብ ኣፍሪካ ከምኡ ኣሜሪካን ሰሜን ኣሜሪካ ካናዳን ዝቕመጡ ሰባት ብዙሓት ዝመፅሉ ነሮም። እዚኣቶም ሰባት እዚኦ ክነግረካ ይክእልኒ ክንደይ ፒኤችዲስ ክንደይ ፕሮፌሰርስ ክንደይ ኣብ ዓብዪ ኢንስቲትዩሽንስ ዝሰርሑን እንታይ ውሳነታት ኣብ ምሃብ ዝሳተፉ ኮንሳልተንትስ ኮይኖም ኣድቫይዘርስ

0: ዝኾኑ ሰርፊ ሰባት እዩ። ስለዚ ኢንፋክት ሓደ ሰብ እንታይ ብላ ነሩሲ ኤርትራስ ብሬሽዮ ክትሪኦም ከለካሲ በቲ ህዝቢ ፒኤችዲ ክትሪኦም ከለካስ ዘ ሃይስት ፒኤችዲ ሆልደርስ ኣለውዋ ይብል ነይሩ እሞ ሓቂ ዊ ዱ ሃቭ ኣላት ኦፍ ፒፕል ኣላት ኦፍ ሪሶርስስ ግን ከመይ ጌርና ነቲ ህዝቢ ክንክሕሶ ዝብል ኣይ ቲንክ ዳት ኢዝ ሰምቲንግ ቱ ቢ ሲን ንመፃኢ ንግዜኡ ግን እቲ ተጀሚሩ ዘሎ እቲ ተኣኪቡ ዘሎ ዴታ እቲ ሰብ እውን ከመይ ኢሉ የገልግል ከመይ ጌርና ኢና ኸ ንህዝቢ ክንክሕስ ንኽእል ንዝብል ኣይ ቲንክ ዳት ኢዝ
1: ስለዚ ተዘራሪብኩምሉ ዲኹም ኣብቲ ኣኼባ እንታይ ተዘራሪብኩም ብዛዕባ ዝጉዳይ
0: ጉዳይ ኣይተዘራረብና ምክንያቱ እንታይ መስለካ እዚኣ ሕጂ ተዘራሪብናላ ዘለና ናይ መጀመርያ ስለ ዝኮነት ወል ከመይ ጌርና ኢና ክንቅፅል ከም ማሕበር ድና ክንቅፅል ወይስ ክስቂኢላ ከም ምጥእኺ ካብ ምስዕሳዕ ከምዝብልዎ ንምንሻው ኢሎም ዝዛርቦ ንምስዕሳዕ ኢላ ጥራሕ ድያ ክትራኸብ ዋላስ ንውካዓካዕ ኢላ ጥራሕ ድያ ክትራኸብ ንዝብል እታ ሕቶ ከም ዓባይ ካብቲ ፓርት ኦፍ ሰርቨይ ኮስችንስ ከም ቀሪባ እያ ሕጂ መልሲ ረኪብና ኣለና ሕጂ እቲ መልሲ ረኪብናዮ ዘለና ክንሪዮ ኢና ክንመምዮ ኢና ንዕኡ መሚና ከዓ ናበይ ካብዚ ኸ ናበይ ንኸይድ ንዝብል ክንዘራረብ ኢና ማለት እዩ ዓቅኻይካ ማለት ኢትስ ፕሮባብሊ ከምዚ ገና እዩ ገና
1: ኣይበሰለን ክነብስሉ ኢና ማለት እዩ ናይ መወዳእታ ምናልባት ማለስ ኣስመራ ዩኒቨርስቲ ክበሃል ከሎሲ ኣብ ግዜ ኢትዮጵያ ኤርትራ ሒዛታ ከላ ካብኡ ትሒዙ እንድዩ እቲ ዩኒቨርስቲ ቆይሙ ቅድሚኡ ዝነበሩ ካብ ኢትዮጵያውያን ክኾኑ ክእሉ ካብ ካልእ ሃገራት እውን ኣባላት ናይቲ ዩኒቨርስቲ ወይ ማሕበረሰብ ኣባላት ናይቲ ማሕበረሰብ ናይቲ ዩኒቨርስቲ እዮም ካልእ እውን ብድሕሪ ናፅነት እውን ኮሌጃት ኣለዋ ማለት ካብቲ ዩኒቨርስቲ ወፃኢ ማለት እዩ ነዚኣቶም ብኸመይ ኹም ኣኮመደት ወይ ኣብኡ ሲ ክሳተፍሉ ዝኽእሉ ኣሎ ድዩ ወይስ እቶም ዩኒቨርስቲ ኣስመራ ከይድ ዓፅወት ከላ ዝነበረቶ እዋን ዝነበርኩም ጥራይኹም ብድሕሪ ናፅነት ዘሎ ማለት እዩ ዘካትት እዚ
0: ሓንቲ ወይ ካብተን ቻለንጅ ዝበልካ ዝረሳዕ ኳ ነገር እንተላ ንሳ እቲ ዓባይ ቻለንጅ ኢንፋክት ከምቲ ትፈልጦ ሲ እዚ ዩኒቨርስቲ ኣብ 1958 እዩ ተመስሪቱ ሕጂ ካብ 1858 ክሳብ ሕጂ ሕሰቦ ሱሳን ገለን ዓመት ብዙሕ ተምሃሮ ዘፍረየ ኢንፋክት ኣብ በዓል 50ስ 60ስ 70ስ ካብ ኢትዮጵያ መፂኦም ዝመሃሩ ነይሮም ካብ ሱዳን ዝተማሃሩ እውን ሰባት ነይሮም እታ ዓባይ ማሕንቆ ዝነበረት ወይ ከዓ ቻለንጅ ዝነበረት ንዓና ብዶ ዝነበረት ነዞም ሰባት ከመይ ትረኽቦም ንገሊኦም ሰባት ትረኽቦም ኣብ ገሊኡ ሪታየር ዝገበረ ይኸውን ወይ ገሊኡ ዘየለ ይኸውን ወይ ገሊኡ ክርከብኣብ ከምዚታት ክሳተፍ ዘይደሊ ይኸውን ብመንፅሩ ከዓ ነተን ኮሌጃት እውን ነረን ሕጂ ናይቶም ኮሌጃት ኣነ ኣብ 97 ክላስ ኦፍ 97 ግራጅዌት ዝገበርኩ ማለት ዝገበርኩሉ 1997 ስለዚ እቶም ኣብኡ ዝነበርኩም ሲ ተካብታ ሕሜታ ዝረኣኽዋ ኮንስትራክቲቭ እያ ኦብስሊ ናይ ተስዓታት ዝነበርኩም ጥራሕ ይኹም እቶም ካልኦት ስለምንታይ ዘሳተፍኩምዎም ዝብል ምርካቦም ኣፀጋሚ ስለ ዝነበረ እዩ ክትረኽቦም እውን ኣፀጋሚ እዩ ሕጂ ነቶም ውሕዳት ዝረኸብናዮም ከባነይ
1: ስለዚ በዕልኹም ኢኹም ትረኽብዎም ነርኩም ወይስ ክንፎት ነይሩ እቲ ዕድመ
0: ዕድመ ኢንፋክት ንተምሃረ ወይ ኣብኡ ዝተመረቐ ጥራሕ ከማን ዘይኮነስ ንፓብሊክ እውን ክፉት እዩ ነይሩ ምክንያቱ ዕላማና እንታይ እዩ ሜቢ ኣብ ኣስመራ ዩኒቨርሲቲ ወይ ከዓ ኣብ ኮሌጃት ከይተምሃርካ ክትከውን ትኽእል ኢኻ ግን ኣብዚ ምስ መፃኻ ብዙሕ ነገር ዘፍረኻ ምስኣቶም እውን ዝተምሃርካ ኢንፋክት ነቶም ናይ ኣዲስ ኣበባ ዩኒቨርሲቲ ዝተምሃሩ ወይ ኣለማያ ኮሌጅ ወይ ከዓ ኮሌጃት ኣብ ኢትዮጵያ ዝተምሃሩ እውን ክንረኽቦም ፈቲና ምፁ እውን ኢልና እዮም ምክንያቱ እዚ ዓብ ኔትወርክ ምፍጣር እዩ ካሊእ ወላ ሓንቲ ዕላማ ይብሉን
1: ስለዚ ኣብዚ ሲ እታ ሕቶ ክመፅእ ኽእል ንድሕር ከምኡ ኮይኑ ኩሉ ዘብል ኮይኑ ኣስመራ ዩኒቨርሲቲ ምባል ተሪፉስ ብኮሌጅ ዝሓለፉ ወይ ከዓ ዝተመረቑ ናይ ዩኒቨርሲቲ ምሁራት እንተዝበሃል ዝብል ሓሳብ ኣይቀርብ እንዶ ማለት ንኩሉ እንድሕር ኮይኑ ማለት እዩ ኣብ ካልእ ዝተመርቑ እንድሕር ኮይኖም ሲ ናይ ዩኒቨርስቲ ምሩቓት ወይ ብኮሌጅ ሓለፉ ዝኾነ ክፉት እዩ እንተዝባ ምክንያቱ ናይ ኣስመራ ዩኒቨርስቲ እንድሕር ተባሂላስ ብዛዕባ ኣስመራ ዩኒቨርስቲ ጥራይና ክንዛርብ ማለት
0: እዩ ካብታ ሓንቲ ማናፂ ርእቶ ዝመፀ እንታይ እዩ ንስኻትኩም ሲ እንታይ ኣስመራ ዩኒቨርስቲ ጥራሕ ትብሉ እቶም ኮሌጃት ከ

ዝብል ምክንያቱ እቶም ኮሌጃት እጅ ንዓይ ዝነኣሰ ሓወይ ኣብ ኮሌጅ ማይ ነፍሒ ይኸይድ እጂ እዋ እንድሕር ኔትወርክ ክትገብሩ ዘልኹም ደኣ ንሕና ኸ ዋላ ዩኒቨርሲቲ ኣስመራ ወይ ኣስመራ ዩኒቨርሲቲ ተማሃርና ንበር ንሕና ዝተማሂርና እንዲና ዝብል ሓናፂ ርእቶ ነይሩ ክንጅምር ከለና ምናልባት እቲ ፍላየር እውን ርኢኸያ እንተ ደኣ ኾንካ ኣናውንስ ክንገብር ከለና ኣስመራ ዩኒቨርሲቲ ሪዩኒየን እዩ ዝብል ሕጂ እንታይ ወሲኽናሉ እንድሕር ርኢኸያ ኾንካ ኣሎምናይ ቲቸርስ ፋሚሊ ኤንድ ፍሬንድስ ትብል ተመፅያ ማለት እዩ ድሕሪኣ

0: SBS.
1: Landu listens to waiting room music at the dentist.
2: It's like nitrous oxide for the ears.
1: Boatu is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
2: Like reggae?
1: Sure.
2: Or a sea shanty?
1: If that's your thing.
2: Or pirate metal.
1: This boat trip is going to be interesting.
3: Don't you love it? Oh, it's so good!
1: It feels good to be Boatu. It feels good to Geico.
4: Higher education is a level of higher education. ሁሉ ለወህ ኢንፋክት ሐደ ካለ ዘብ ካንታ ምሊየር ሳንታ ፋሚሊ አዝብልሽም ከቤል ለገር ስለዚህ ወዝ ነገር
5: አለ ዳን ማለስ ነቲ ሰባት ለወህ ቶታት ለዓሌ አበጊሴ ብዝኾነ በጣም ዕውት ክስታይ ከም ዝነበረ አኺባ ከም ዝነበረ ብዝተፋላለ መልከዕ ይግለጻሉ አብዚ መጽ ድማ ፍሬኹም ተራዩ ነቲ ህዝቢ ነቲ ሀገሩን ወታው ዝኾነ አበርክቶ ክገብር ናይ ኩሉ ሰብ ትጽቢት እዩ ስለዚህ ናይ ሞዳ ተምናልባት ከተማ ፎትለሊ መላፍተተሊ ካዕድል ክበካ ምኽን ውድእ
4: ክብረት ይሃበለይ ኣብዚ ቅፅል እውን ንስኻትኩም በዓል ኣብ ኣውስትራልያ ዘለኹም ኣብ ኒውዚላንድ ዩኖ ካብ ካልእ ተዕላማ ኔትወርኪንግ ካብዚ እውን ናበይ ንቕፅል እንታይ ኣገልግሎት ክንህብ ንኽእል ነቶም ሓደሽቲ መፃእቲ እውን እንታይ ክንሕግዝ ንኽእል ዝብል ነገራት ስለ ዘሎ ንስኻትኩም እውን ክትሳተፉ ተስፋ ንገብር ካልእ ዕላማ ወላ ሓንቲ የብልናን ነዚኣ ንምግባር ስለዝኾነ እቲ ውድሆታት ክንብድሆ ተዳሊና ኣለና እቲ ዝግበር ማለት ሓንቲ ነገር ካብ ዘርኣየና እዚ ሪዩኒየን ናይ እዚ ዝሓለፈ 2 መዓልቲ ወይ 3 መዓልቲ ንሱ እዩ ብድሆታት ክብድሃ ከም ዝኽእል ብምንታይ ጌርና ክንብድሆ ከም ንኽእል እቲ ሰብ እውን ኣብ ምንታይ ደረጃ ከም ዘሎ ክንግንዘብ ክኢልና ኣለና እቲ ዝኣከብናዮ ዴታ እውን ሓጋዚ እዩ ስለዚ ሰብሲ ፀሚዕዎ ዘሎ ነገራት እንታይ ምዃኑ ክርዳእና ስለዝኽእለ ፅቡቅ ዝኾነ ምቕፃል ክገብረልና እዩ ዝብል እምነት ኣለኒ ንኩሉ ክፉት እዩ ፖለቲካዊ ኣረኣያ ሃይማኖታዊ ኣረኣያ ኣቦትኡ እንከሎ እዩ እዚ ስለዚ ዘይምሕፋር ምስታፍ ምስተሳተፍካ ኢኻ ከዓ ኣነስ ከምዚ ዝመስለኒ ኣነ ከምዚ እየ ክገብር ኣበርክቱ ኩሉ ሰብ ስቆታ ኣበርክቱ ክዝርግሕ ክኽእል ኣለዎ ኣበርክቱ ከይገበርካ ግን ኣብ ደገ ኮንካ ለውጡ እውን ከተምፃእ ትኽእልኒ ካብቲ ዝግበር ዘሎ መትእኺ ካብ ስለዚ እዚኣ እየ ክናብዎ ዝኽእል ቤነ ክብረት ይሃበለይ ስለ ግዜ
5: ይቀኒለይ ኣሌክስ ፅቡቅ ዕድል
6: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ

ባንዲራ መሬት ባህርን ህዝብን ቶረስትሬት አይላንደር አውስትራሊያ ሰለስተ ሰንደቅ ዓላማ ሀቢረን ከምበልብላ ይራያኤን ናይ አውስትራሊያ ሀገራዊ ባንዲራ ናይ ህዝብታት አቦርጅን ባንዲራን ናይ ቶረስ

0: ስትሬት አይላንደር ህዝብታት ባንዲራ ህዝብታት አቦርጂናውያንን ቶረስ ስትሬት አይላንደርን አብ አውስትራሊያ ዝነብሩ ክልተ ፉሊያት ደቀባቴም ነፍስ ወከፎም ነናቱም ታሪክ ባህሊ ቋንቋታትን ባንዲራን ዘሎምየም ሰንደቅ ዓላማ ናይ ቶረስ ስትሬት አይላንደራት አብ ደሴታ ቲምበሩ አብ ቀንድ መሬት ወይ አብ ወፃኢ ሃገር ይምበሩ ንመንነቶም ንህላውነቶም ዝገልጽ ሓያል ምልክት እዩ። ናይ ቶረስ ስትሬት አይላንደር ባንዲራ ካበይ መጺኡ? ደሴታት መጻቦ ቶረስ ወይ ቶረስ ስትሬት አይላንደርስ ካብ አብ ሞንጎ ጫፍ ኬፕ ዮርክ አብ ኩዊንስላንድን ክሳብ ፓፓ ኒውጊኒን ዝርከባ እኩባት ደሴታትን እዘን ደሴታት እዚኣትን እዘን ሰባኤን ሰሜናዊ ክፋል ቦይጉ፣ ዳዋን፣ ሳይባይ ምብራቃዊ ደሴታት ኤሩፕ፣ ሜሪ፣ ኡጋር ምዕራባዊ ክፋል ሴንት ፖልስ ኩቢን፣ ባዱ፣ ማቢያግ ማዕከላይ ክፋል ማሲግ፣ ፓሩማ፣ ዋራበር፣ አነማ ደቡባዊ ክፋል ተርስደይ፣ ሆርን፣ ፕሪንስ ዌልስን፣ ሃሞንድ፣ አይላስን፣ ኤንፒኤ፣ ኮምኦን፣ ቀንድ መሬት አውስትራሊያ ኣብ 1992 ቤት ምኽሪ ኣተሓባባሪ ንህዝብታት ስትሬት ኣይላንደራት ባንዴራ ንምድላው ውድድር ኣካይዱ ኣብቲ ውድድር እቲ ካብ ቸርችደይ ኣይላንድ ዝመፀ ኣንክል በርናንድ ናሞክ ይተዓዊትሉ ወዱ ንኣንክል በርናንድ ናሞክ በርናንድ ናሞክ ጂኒየር ኣቦ ምሸት ምሸት ንውድድር ዝኸውን ንድፊ ባንዴራ እናሰኣለ ይዝክሮ ኣንክል በርናንድ እቲ ንውድድር ዘቕረቦን ዝተዓወተሉን ምልክት ህዝቡ ዝኸውን ብዓይኑ ኣይረአየን እቲ ውድድር ምስ ተወደአ ከይፀንሐ እዩ ሞይቱ በርናንድ ጂኒየር ምስ ኣቦኡ ዝነበሮ ርክብ በታ ሰንደቕ ዓላማ ኣቢሉ ህያው እዩ ምሸተ ምሸት ድማ ኣቦኡ ነታ ባንዴራ ክስእሎ ሕጂ እውን ይዝክር ትርጉም ባንዴራ ቶረስ ስትሬት ኣይላንደር እንታይ እዩ ነብሲ ወከብ ሕብርን ምልክትን ናይታ ባንዴራ ትርጉም ኣለዎ እቲ ቆፅለዋይ ንመሬት እዩ ዘመልክት ሰማያዊ ንማያት መጻቦ ቶረስ እዩ ዘመልክት ጸሊም ነቲ ኣብ ቶረስ ስትሬት ኣይላንደር ዝርከብ ህዝቢ የመልክት እቲ ጻዕዳ ዳሪ ወይ ባህላዊ መመላኽዒ ርእሲ ነቲ ኣብ ቶረስ ስትሬት ኣይላንድ ዝርከብ ባህላዊ መንነት የመልክት እቲ ጻዕዳ ሓሙሽተ ኮኸብ ነተን ቶረስ ስትሬት ኣይላንድ ዝርከባ ሓሙሽተ ዓበይቲ ደሴታት እዩ ዘመልክት ናይ ኣቦርጂናልን ቶረስ ስትሬት ኣይላንደርን ተምሃሪ ሕጊ ቲሪል ቪቲ ኣብ ተርስደይ ኣይላንድ ተወሊዱ ዝዓበየ ኮይኑ ሕጂ ኣብ ታውንስቪል ኩዊንስላንድ ዝነብር ዘሎ እዩ እዚ ኣካል ባህላዊ መንነትና ኮይኑ እዩ ዝስማዓኒ ይብል
1: It's a part of our cultural identity in itself. It's a big part of our story. It's really good to have that sense of representation too.
0: Abi kfal zantana yu nay wukilna smi'it kull wakawun aziu tsbuq yu bifillay abe wuhud mahabaraseb koinka neza sandaq alama tria men mukhanka nabey nkhayt kamzelna bkhamey dhirit kullu kab magzaati zahalefa gif'itat nqadmit nisugum kamzelna zamelkitiyu hizbna kam hizb zeykonas kam ፍሎራን ፋውናን ወይ ንኣሽቱ እንስሳታትን ኣትክልትን እዩ ዝቁፀር ነይሩ ስለዚ ንዓይ እዛ ሰንደቕ ዓላማ ንገዛ ርእሳያ ትዛረብ እዚ ከዓ ንህዝበይ ዝውክል ስለ ዝኾነ ከም ሰብ ክረአ ከም ዘሎኒ ኮይኑ ይስምዓኒ ኢሉ ምስታ ባንዴራ ምዕባይ ማለት እንታይ ይመስል በርናንድ ጂኒየርን ታይልን ኣብ ደሴት ተርስደይ ኣይላንድ እኦም ዓብዮም ስድራ ቤታውን ባህላውን ዝመልኡ ሒደት ግናኸ ውዕውዕ ማሕበረሰብ ከም ዘለዉ ድማ ገ ይገልፁ ኒቴል
1: seeing flags in places such as courtrooms and just everyday places up in the mainland it just makes me feel so seen where I can come from a small island off the mainland but
0: ሰንደቅ ዓላማ ኣካል መዓልታዊ ህይወትና እዩ ኣብ ከም ኣብያተ ፍርዲ ዝኣመሰለ ቦታታትን ኣብ ዓበይቲ ቦታታት መዓልታዊ ባንዴራታት ምርኣይ ካብ ቀንዲ መሬት ኣውስትራልያ ርሒቓ ካብ እትርከብ ንእሽቶ ደሴት ዋላ እንተመጻእኩ ከም ዝረአ ዘለኹ ኮይኑ ይስምዓኒ ኮይኑ ግና ኣብ ቀንዲ መሬት እቲ ሃገር ሰንደቅ ዓላማይ ኣብ ቤት ፍርዲ ኣብ ከባቢኻ ኣብ ዝርከብ ቤት ፅሕፈት ፖስጣ ባንዴራ ይምስራኣኹ ገሊኦም ሰባት ነቲ ተኸዲኖሞ ዝነበሩ ክዳን ተኸዲኖ ዮ ምስራኣይኒ ልክዕ ከምቶም ኣብዚ ቦታ ዘለዉ ሰባት ኣብኡ ብዙሕ ፍቕርን ኣኽብሮትን ከም ዘለና ኮይኑ እዩ ዝስምዓኒ እዚ ንኹላትና ኣካል ናይ ኣውስትራልያ ተቐማጦ ጥራይ እዩ ዝገብረና ብኸመይ ከም እንተሓሓዝን ንቕድሚት ከም እንጓዓዝን እውን እዩ ዝገብረና ኢሉ በርናንድ ጂኒየር ሰንደቅ ዓላማ ኣብ ኩሉ ቦታ ምምልባላ ንዝነበረ ሂወት ይዝክር ድሕርቲ ኣብ 1991 ተገብረ ውድድር ቀስ ብቀስ ኣብ ኩለን ደሴታት ክዝርጋሕ ከላ ርእዋ ሎሚ ዋላ ኣብ ዘይተፀበየ ቦታታት ይርያ እዩ ዘሎ ነታ ባንዲራ ኣበይ ንሪኣ ሎሚ ሰንደቅ ዓላማ ቶረስ ስትሬት ኣይላንደር ኣብ መላእ ኣውስትራልያ ተንበልብላላ ኣብ ኣፍ ደገ ኣብያተ ትምህርቲ ዩኒቨርስታት ፓርላማ ናይ ከባቢ ባይቶታትን ኣብያተ ፍርድን መብዛሕትኡ ግዜ ምስ ባንዲራታት ኣቦርጅን ኣውስትራልያን ብሓባር ከተንበልብል ክትሪኣ ትኽእል ኢኻ ንቲለር እቲ ሓያል መልእኽቲ እዚ እዩ ሰንደቅ ዓላማ ኣብ ቤት ፍርዲ ኣብያተ ፅሕፈት ኣብ ፖስታ ከምኡውን ኣብ ክዳውንቲ ሰባት ምስ ዝርኦ ተቐባልነት ከም ዝስምዖን ኣካል ናቱን ከም ዝኸውን ይገብሮ ብርናን ጂኒየር እውን ነታ ናይ ቶረስ ስትሬት ኣይላንድ ሰንደቅ ዓላማ ካብ ገዝኡ ኣብ ርሑቅ ከባቢታት ከተንብልብል ይርኣ ንሱ ሰነዳቱ ሒዙ ነታ ባንዴራ ፀሪኡ ናብ ወፃኢ ሃገር ንፌስቲቫል ከይዱ ኣብ ለንደን ፓሪስን ኒውዮርክን ኣብ ዝርከብ ኤምባሲታት ኣውስትራልያ ድማ ንባንዴሪኡ ርእዋ ኣብ ነብሲ ወከብ እዋን በርናን ጂኒየር ናብታ ኣብ ተርስደይ ኣይላንድ ዝነበረ እዋን ቅልዕነቱ ብዝኽሩ ይመልሶ
2: When I see the flag, I see my childhood growing up on the island and overlooking my dad's shoulder.
0: ኣብዛ ኣለኹ ይሃሉ ሰንደቅ ዕላማ ክርኢ ከለኹ ቁልዕነተይ ኣብታ ደሴት ክዓቢ ከለኹ ነቲ ኩሉ ስእልታት ክስእል ከሎ ናይ ኣቦይ ሕቆ እዩ ዝረኣየኒ እታ ባንዴራ ንዝመፅ ወለዶ እንታይ ትርጉም እዩ ዝህልዋ በርናን ጁኒየር ቆልዑ ነቲ ኣብ ድሕርታ ሰንደቅ ዕላማ ዘሎ ታሪክ ፈሊጦም ክዓብ እዩ ዝደሊ ነታ ናይ ቆልዑ መፅሓፉ ኣዋር ፍላግ our story Mrs. Thomas Mayo ሓቢሮም እዮም ፅሒፎማ በርናንድ ጁኒየር ንኣገዳስነት our flag ከምዚ ብምባል ይገልጽ
2: I've had a lot of readings at schools especially around reconciliation week and NAIDOC
0: ኣብ ኣብያተ ትምህርቲ ብፍላይ ከዓ ኣብ ሰሙን ዕርቂ ናይዶክ ብዙሕ ምንባብ ኣንቢቢአ ኩሉ እቲ ካብ መምሃራን ሰራሕተኛታትን ኣብያተ ትምህርትን ዝረኽቦ ርእቶ እቶም ቆልዑ ነታ መፅሓፍ ምንባብ ብሓቂ ባህ ከም ዝብሎም እዩ
1: and designed by us for us to motivate us
0: ባህላዊ መንነትና ኣፍልጦ ዝህብ ምእንቲ ክንሕበን ጉዕዞን ንቐድሚት ክንምርሽን ዘተባብዕ ብምዃኑ ብኣና ተዳለወት ሰንደቅ ዓላማ ክትህልወና ኣዝዩ ፅቡቅ እዩ ብምባል ታይል ይገልፅ ሰንደቅ ዓላማ ናይ ቶረስ ስትሬት ኣይላንድ ክትርኢ ከለካ ህያው ምልክት ናይ መሬትን ባሕርን ሰባትን ከምኡን ነቲ ሎም እውን ኣብ ቶረስ ስትሬት ኣይላንድ ኣብ መላእ ኣውስትራልያን መላእ ዓለምን ዝርከብ ባህልታት ኢኻ ትርኢ ዘለካ እዚ ምንባር ኣብ ኣውስትራልያ እዩ ኩራ ሰማዕትና ናይ ሎም መደብና ከም ንዛሙ ኣርስታት ዜና ክደግመልኩም ብሰንክቲ ኣብ ቬነዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዘስዓቦ ጉድኣት 9.65 ቢልዮን ወይ ድማ 6.7 ቢልዮን ዶላር ኣሜሪካ ክኸውን ከም ዝኽእል ውድብ ሕቡራት ሃገራት ገሚቱ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ናይ መዓልቲ ናፅነት ኣሜሪካ መልእኽቱ ኣብ ዝመሓ ነቲ ወትሩ ዝደግሞ ቃል ኮሚኒዝም መንሽሮ ምዃኑ ገሊጹ ሎሚ ንጎ ኣብ ዝተገብረ ፀወታታት ዋንጫ ዓለም 2026 ኖርዌይ ብብሉፅ ተፃዋታያ ኤንሊ ሃላንድ ተመሪሓ ንብራዚል ብዘደንቕ መገዲ 2-1 ስዒራታ ኣርሰማዕትና ናይ ሎም ምድብና ዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምነልኩም ምሳኹም ፀናሕኩ ኣዳለወና ኣቕረብ ዝመደብ ቤየነሰመረ ብሩክ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, the mobile, online radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ

ሰኞ ሰኔ 29/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶች ተካተዋል። ሀገርኛ ሪፖርት ኢሰመኮ በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳይ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን 2-0 ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የ2023ቱን የጋዛ ጦርነትና የቦንዳይ ጥቃትን ተከትሎ የጸረ ሙስሊም ጥላቻ አውስትራሊያ ውስጥ እየናረ መምጣቱን አንድ አዲስ ጥናት አመልክቷል። የታክሊንግ ሄት ላብ ሪፖርት እንዳመለከተው ከሆነ ከ2023 ከ2026 ባሉ ጊዜያት ከአንድ ሚሊዮን በላይ የማኅበራዊ ሚዲያ ስርጭቶችና በመቶዎች የሚቆጠሩ የጸረ ሙስሊም ክስተቶችን መርምሮ ትንታኔ አካሂዶባቸዋል። ሪፖርቱ ከኦክቶበር 7 2023 ጥቃት በፊት በቀን 18 ያህል የማኅበራዊ ሚዲያ ስርጭቶች የነበሩ ሲሆን ከዚያ በኋላ ገና በቀን 120 የማኅበራዊ ሚዲያ ስርጭቶች የቦንዳይ ጥቃትን ተከትሎ እጅጉን አሻቅቦ በቀን 1900 ያህል ጥላቻ ዘል ስርጭቶች በማኅበራዊ ሚዲያ ላይ መሰራጨታቸውን አመልክቷል። የፌደራል ቅንጅት መሪ አንገስ ቴለር ጥምረቱ ከዋን ኔሽን ጋር ለመጣመር እቅድ የሌለው መሆኑን አስታወቁ። አቶ ቴለር ምንም እንኳ አውስትራሊያውያን በኑሮ ውድነት የተማረሩ ቢሆንም ዋን ኔሽን ሀገር ለመምራት ብቁ መሰናዶ ያለው ፓርቲ አይደለም ብለዋል። የተቃዋሚ ቡድን መሪው ከቻናል 9 ጋር ባደረጉት ቃለ ምልልስ ሲናገሩ
1: We do understand that grievance and anger, it's real. We don't think
0: ቁጣና ቅሬታውን መሆኑን እንረዳለን። እኛ ዋን ኔሽን ለዚያ ምላሾችን ይሰጣል ብለን አናስብም። እኔም አላስብም።

0: su SBS.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ስራውለት ከፍተኛ 18 ሜልበርን በከፊል ደመናማ ይሆናል ዝቅተኛ 3 ከፍተኛ 13 ብሪስበን በከፊል ደመናማ ይሆናል ዝቅተኛ 12 ከፍተኛ 21 ፐርስ ፀሐያማ ሆኖ ይውላል ዝቅተኛ 9 ከፍተኛ 21 አድላይድ በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ 17 ሆበርት ይዘንባል ዝቅተኛ 2 ከፍተኛ 13 ካምብራ በከፊል ደመናማ ይሆናል ዝቅተኛ መቀነስ 1 ከፍተኛ 14 ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 21 ከፍተኛ 32 አዲስ አበባ ደመናማ ይሆናል ዝቅተኛ 13 ከፍተኛ 22 ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን ሁለት ለባዶ ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናመራለን። ኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም ግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። ደመቀ ከበደ እንደሚከተለው አጠናቅሮታል።
1: የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ሲል አሳሰበም። በክልሉ የአብነት ትምህርት ቤት ተማሪዎች ጭምር ከአብያተ ክርስቲያናት፣ ከገበያ ቦታዎች፣ ከወጣቶች ማዘውተሪያ ማዕከላትና በአሰሳ ቤት ለቤት የማፈስና በወታደራዊ ተግባር የማሰማራት ድርጊት ቀጥሏል ብሏል። በግዳጅ ከሚታፈሱት መካከል አብዛኞቹ እድሜያቸው ከ18 ዓመት በታች መሆናቸውን ያረጋገጠ መሆኑን የገለጸው ኢሰመኮ ክልሉ በቅርቡ አወጣው የተባለው የግዳጅ የውትድርና ምልመላ ሰነድ ዓለም አቀፍ ሕግን የጣሰ ገመንግስታዊ መሰረት የሌለውና ለተደራራቢና ከፍተኛ ለሆነ የሰብአዊ መብት ጥሰቶች ምክንያት ይሆናል ብሏል። በዋና ኮሚሽነሩ ብርሃኑ አዴሎ የወጣው ማስጠንቀቂያም የአዋጁ ተፈጻሚነት በአስቸኳይ እንዲቆምም ዋና ኮሚሽነሩ ማሳሰባቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በላከው ጋዜጣዊ መግለጫ አስታውቋል። በተያያዘ ዜና በትግራይ ክልል መቀሌ ከተማ የጸጥታ ኃይሎች ወጣቶች አፈሳ እያካሄዱ መሆናቸውን የዓይን እማኞችን ጠቅሶ የኢትዮጵያ ኢንሳይደር ዘግቧል። በመቀሌ የቀድሞ ተዋጊዎች ወደ ምድብ ቦታዎቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ሰሞኑን የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን የሚጠቁም ነው ብሏል ኢትዮጵያ ኢንሳይደር። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት መጋራታቸውንም ጠቅሷል። ከተንቀሳቃሽ ምስሎች መካከል በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላል አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው ብሏል። ይሄው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭ እና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንደዚሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ መታየቱን ጠቅሷል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ እንደሚደመጥ የጠቀሰው የኢትዮጵያ ኢንሳይደር ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች ሰኔ 26 2018 ዓ.ም ጠዋት ላይ የተቀረጸ መሆኑን ይፋ ያደረጉ ናቸው ብሏል። ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው የመቀለ ከተማ ነዋሪ እንደተናገሩት በወጣቶች ላይ የተካሄደውን አፈሳ በመፍራት ባለቤቶቻቸውን መደበቃቸውን መግለጻቸውን ጠቅሷል። በ2013 ጦርነት የተሳተፉ ባለቤታቸው ተፈልገው ባለመገኘታቸው ከአንድ ሳምንት በፊት በቀበሌ አስተዳደር ተጠርተው የት እንዳሉ መጠየቃቸውንም ማስረዳታቸውን ጠቅሷል። ባለቤታቸው ወደ አዲስ አበባ መሄዳቸውን የተናገሩት

የከተማዋ ነዋሪ የቀበሌው አስተዳደር ኃላፊዎች ካሉበት እንዲያመጧቸው ትዕዛዝ እንደሰጧቸውም ተናግረዋል ብሏል። የቀበሌው ኃላፊዎች ባለቤታቸው ቀድሞ ወደነበረበት ወታደራዊ አሃድ መመለስና ወታደራዊ ስልጠና መውሰድ እንዳለበት እንደነገሯቸውም መጥቀሳቸውን ኢትዮጵያ ኢንሳይደር ከመቀሌ ያገኘው ባለው መረጃ ጠቅሷል። በክልሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ሂዩማን ራይትስ ዎችና የአውሮፓ ህብረት ባለፉት ሳምንታት ባወጧቸው መግለጫዎች ይተችተዋል። ለትችቶቹ ምላሽ የሰጡት ህወሓትና የፓርቲው ሹማምንት ግን ወረራ ለመከላከል መዘጋጀት አለብን አልን እንጂ አፈሳ ላካይንም ሲሉ ማስተባበላቸውን ኢትዮጵያ ኢንሳይደር አክሎ ገልጿል። ኢትዮጵያ በቦሌ ዓለም አቀፍ አውሮፕላን ማረፊያ ቨርቹዋል የቱሪስት መረጃ ማዕከል ልትገነባ ነው። የቱሪዝም ሚኒስቴር ከቶፓን ኢትዮጵያ ጋር በመተባበር በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የውጭ መንገደኞች መውጫ ስፍራ ላይ ቨርቹዋል የቱሪስት መረጃ ማዕከል ለመገንባት የሚያስችል የጋራ ስምምነት መግባቢያ ተፈራርሟል። ማዕከሉ እንግዶች በሚሳፈሩበት አቅራቢያ የሚገነባ ሲሆን ወደፊት በቢሾፍቱ እየተገነባ ባለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ውስጥም እንዲካተት ይደረጋል ተብሏል። ፕሮጀክቱ ወደ ሀገር ውስጥ የሚገቡ ቱሪስቶች ስለ ኢትዮጵያ የቱሪስት መዳረሻዎች ያሉትን መረጃዎች በቀላሉ በቨርቹዋል ቴክኖሎጂ ታግዘው እንዲያገኙ ለማስቻል ያለመ ነው ተብሏል። ለፕሮጀክቱ ግንባታ የሚያስፈልገው ወጪ በቱሪዝም ሚኒስቴርና በቶፓን ኢትዮጵያ በጋራ የሚሸፈን መሆኑም ተገልጿል። ኢትዮጵያ የስጋ ምርቶችን ከኡጋንዳ ማስገባት ጀመረች። የምስራቅ አፍሪካዋ ኡጋንዳ ስጋና ተያያዥ ምርቶችን ወደ ኢትዮጵያ መላክ ጀምራለች። መሰረቱን ኡጋንዳ ያደረገው ራንቸርስ ኩባንያ በታሪክ ለመጀመሪያ ጊዜ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ገበያ ማስገባት ጀምሯል። ኩባንያው ወደ ኢትዮጵያ የሚልከው የስጋ ምርት አይነት የተቀነባበረ ስጋ ሲሆን በተለይም ለሆቴሎችና ምግብ ቤቶች በግብዓትነት የሚውል ነው ተብሏል። በአዲስ አበባ የሚገኘው ዳይመንድ ሆቴልና ሬስቶራንት ደግሞ ከኡጋንዳ የሚገባውን ስጋ እንደሚጠቀም የኡጋንዳ ፕሬዝዳንታዊ ጽህፈት ቤት ያወጣው መረጃ አመልክቷል። በእንስሳት ሀብቷ ከአፍሪካ ቀዳሚ የሆነችው ኢትዮጵያ ስጋና መሰል ምርቶችን ወደ መካከለኛው ምስራቅ ሀገራት እየላከች መሆኑ ይታወቃል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ዙሪያ ያወጣው አንዳች መረጃ የለም። የኢትዮጵያ ንግድ ባንክ በአዲሱ በጀት ዓመት ከአንድ ትሪሊየን ብር በላይ ብድር አዘጋጅቻለሁ አለም። ባንኩ ይህንን ያለው የተጠናቀቀውን የ2018 በጀት ዓመት የሥራ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ነው። የባንኩ ፕሬዚዳንት አቤ ሳኖ የዲጂታል የብድር አማራጮችን ጀምሮ የተበዳሪዎችን ቁጥር ከ1.1 ሚሊየን በላይ ማድረስ ችለናል ብለዋል። ፕሬዚዳንቱ ባንኩ ባለፈው በጀት ዓመት ሰጥቶ ከነበረ የብድር መጠን 68.7 በመቶ በመጨመር ከአንድ ትሪሊየን ብር በላይ ብድር በአዲሱ በጀት ዓመት ማዘጋጀቱን ገልጸው ህብረተሰቡ የብድሩ ተጠቃሚ እንዲሆንም ጥሪ አቅርበዋል። የባንክ አካውንት መሸጥና ማከራየት እስከ 25 ዓመት እስራት ያስቀጣል አለ የፍትህ ሚኒስቴር። አጭበርባሪዎች ዝቅተኛ የኑሮ ደረጃ ላይ ካሉ ሰዎችና ከጓደኞቻቸው የባንክ አካውንት እስከ 5000 ብር ድረስ በመክፈል በመግዛትና በመከራየት የሞባይል ባንኪንጋቸውን መቆጣጠሪያ በመውሰድ የወንጀል ገንዘብ ለማዘዋወር እየተጠቀሙበት መሆኑን የፍትህ ሚኒስቴር አረጋግጫለሁ ብሏል። የፌዴራል ጠቅላይ አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣ ወርቅ ተስፋዬ እንደተናገሩት ወንጀለኞቹ የሌላ ሰው አካውንት የሚጠቀሙት ራሳቸውን ከተጠያቂነት ለመደበቅ ነው። ነገር ግን በማወቅም ይሁን ባለማወቅ አካውንቱን አሳልፎ የሰጠ ባለቤት በህግ ተጠያቂ እንደሚሆንና ይህ ድርጊትም እስከ 25 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አስጠንቅቀዋል። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ ብድር አጸደቀም። ሁለተኛው ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበትም አሳስቧል። ዓለም አቀፉ የገንዘብ ድርጅት IMF ስራ አስፈጻሚ ቦርድ ለኢትዮጵያ የተፈቀደውን የተራዘመ የብድር አገልግሎት አምስተኛ ግምገማ አጠናቋል። ቦርዱ ግምገማውን ተከትሎም 464 ሚሊዮን የአሜሪካ ዶላር ክፍያ እንድታገኝ መወሰኑ ተገልጿል። ይህ አዲስ ክፍያ ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ 2.64 ቢሊዮን ዶላር ከፍ ያደረገው ሲሆን ሀገሪቱ የክፍያ ሚዛኗን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ ያግዛታል ተብሏል። በመግለጫው እንደተጠቀሰው የኢትዮጵያ ማክሮ ኢኮኖሚ አፈጻጸም ጠንካራ ቢሆንም በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ ኢኮኖሚ ላይ ጫና እየፈጠረ ነው። በተለይም የነዳጅ ዋጋ መጨመር ያስከተለውን የፋይናንስ ጫና ለመቋቋም እንዲቻል በፕሮግራሙ ስር ወደፊት ሊለቀቅ ከነበረው ገንዘብ ውስጥ 200 ሚሊዮን ዶላር የሚጠጋው ቀድሞ እንዲለቀቅ ተደርጓል። የገንዘብ ድርጅቱ ቦርድ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም በኩል ያስመዘገበችውን ውጤት ማድነቁም ተገልጿል። የኢትዮጵያ መርከቦች ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ መንቀሳቀስ ጀመሩ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት እንደገለጸው ወደ ጃፓን፣ ደቡብ ኮሪያና

ኢንዶኔዥያ አዳዲስ የጉዞ መስመሮችን ይፋ አድርጓል። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚኒኬሽን ተወካይ አቶ ደምሰው በንቲ በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ በስፋት ማከናወን ጀምረናል ብለዋል። ኃላፊው ወደፊትም የደንበኞችንና የአገሪቱን ጥቅም ማዕከል ያደረጉ አዳዲስ መዳረሻዎችን የማስፋፋት ስራዎች ተጠናክረው ይቀጥላሉ ብለዋል። እነዚህ አዳዲስ የባህር መስመር ጉዞዎች መጀመራቸው የሀገሪቱን የንግድ እንቅስቃሴ በከፍተኛ ሁኔታ ያሻሽላል ያሉ ሲሆን የወደብ ጭነቶች በአጭር ጊዜ ውስጥ ወደ ተፈለገ ቦታ እንዲደርሱ በማስቻል ጊዜንና ወጪን ይቆጥባሉ ሲሉ ተናግረዋል። የዱባይ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ዝግጅት ላይ ናቸው ተባለም። ኢትዮጵያ መንግስት የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ማድረጉን ተከትሎ የዱባይ ንግድ ምክር ቤት አባል የሆኑ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ከፍተኛ ዝግጅት መጀመራቸው ተገልጿል። በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከር ከዱባይ ንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ ሉታህ ጋር ሰሞኑን መወያየታቸው ተገልጿል። በኤምባሲው መረጃ መሰረት ውይይቱ ከዱባይ የሚመጣውን ኢንቨስትመንት ለማመቻቸት ቀደም ሲል ከተደረጉ ስብሰባዎች ቀጣይነት ያለው ሲሆን በቅርቡ በአዲስ አበባ የተካሄደውን የዱባይ ኢትዮጵያ ቢዝነስ ኮኔክት መድረክን ውጤት በተመለከተ የተከናወነ ነው። በቅርቡ በ36 አባላት የተዋቀረውን የንግድ ልዑካን ቡድን መርተው አዲስ አበባን የጎበኙት ሉታ በሀገሪቱ እየተካሄደ ያለው የማክሮ ኢኮኖሚ ማሻሻያ ለኢንቨስትመንት ምቹ ከባቢ ፈጥሯል፣ ባለሀብቶቻችንም ከፍተኛ መነቃቃት አሳይተዋል ብለዋል። በዚህም በኢትዮጵያ በተለያዩ ዘርፎች ላይ ለመሰማራት ፍላጎት ያሳዩት የዱባይ ባለሀብቶች በተለይም በቅርቡ ክፍት ወደ ተደረገ የፋይናንስና ባንክ ዘርፍ ለመግባት ዝግጅት ጀምረዋል ብለዋል። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶች ይፋ ተደረጉም። የንግድና ቀጠናዊ ትስስር ሚኒስቴር ይፋ እንዳደረገው የኢትዮጵያና የኬንያ የንግድ የጠረፍ ንግድ መመሪያ ቁጥር 1144/2018 ይፋ ተደርጓል። በመመሪያው መሰረት ከኢትዮጵያና ከኬንያ ድንበር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር፣ በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። ጉዞ በሬ ከሁለት ያልበለጠ፣ ፍየል ከአምስት ያልበለጠ፣ በግ ከአምስት ያልበለጠ፣ ግመል ከሁለት ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ቀዳሚዎቹ ሆነዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና በቆሎ በአንድ ጉዞ ከአንድ ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከራሜላ፣ መስቲካ፣ የፍራፍሬ ጭማቂ፣ ዱቄት፣ እርሾ ከጠረፍ ምርቶች መካከል ይገኙበታል ተብሏል። ውሃ፣ ለስላሳ መጠጦች፣ ቢራ፣ የአልኮል መጠጦች፣ ጨው፣ የማስዋቢያ ምርቶች ወይም ኮስሞቲክስ፣ የንጽህና መጠበቂያ ምርቶች፣ ሻማ፣ ሳሙና፣ ቆዳና ሌጦ፣ የቆዳ ምርቶች፣ የቤት ማስዋቢያ ምርቶች፣ የሴቶች አልባሳት፣ የወንዶች አልባሳት፣ የህፃናት አልባሳት፣ የወባ መከላከያ መረብ በተለምዶ አጎበር፣ ጫማ፣ የአልሙኒየም ምርቶች፣ የስልክ ቀፎዎች፣ ፍራሽ፣ የቤትና ቢሮ እቃዎች፣ የጽህፈት መሳሪያዎችና ሌሎች ምርቶችም አሉበት። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣቸው ወቅታዊ የምርቶች ዋጋ ዝርዝር መሰረት እንደሚሆን፣ የገቢ ምርቶች ዋጋ አግባብነት ባላቸው ጉምሩክ ህጎች እንደሚወሰን በመመሪያው ተካቷል ተብሏል። ለዚህ መመሪያ አፈጻጸም ሚኒስቴሩ የኢትዮጵያ ጉምሩክ ኮሚሽን የጠረፍ ንግድ የወጪና ገቢ ምርቶች ስታቲስቲክሳዊ የመረጃ ልውውጥ እንደሚያደርጉ ከሰኔ 19 ቀን 2018 ዓ.ም ጀምሮም መተግበር እንደጀመረ በመመሪያው ተገልጿል። ለድንበር ተሻጋሪ ንግድ የተዘጋጀውን ስልጠና ወስደው ያላጠናቀቁ እና ሰርቲፊኬት ያላገኙ ነጋዴዎች በጥቃቅንና አነስተኛ የጠረፍ ንግድ እንዳይሰማሩ ሊደረግ መሆኑ መዘገቡ ይታወሳል። ሚኒስቴሩ የድንበር ተሻጋሪ ንግድን ማሳለጥ የሚያስችል የስልጠና ማኗል ከመጋቢት 16 2018 ዓ.ም ጀምሮ በአዲስ አበባ ይፋ ማድረጉ ይታወሳል። በመጨረሻም ለውርስ ብሎ አባቱን የገደለው ግለሰብ የሞት ፍርድ ተፈረደበት። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ አንደኛ ተከሳሽ ቤካ ኑረዲን ከአዲስ አበባ በሚስጥር መጥቶ ከጓደኛው ሊበን ወንደሰን ጋር በመሆን አባቱን ማርያም ኮንዶሚኒየም አካባቢ በጭካኔ ገድሏል ተብሏል። ወንጀለኞቹ ድርጊቱን ፈጽመው ወደ አዲስ አበባ በግል መኪና ቢሰወሩም የድሬዳዋ ፖሊስ ባደረገው ረቂቅ ክትትል በአጭር ጊዜ ውስጥ በቁጥጥር ስር መዋላቸው ተገልጿል። አቃቢ ሕግ ያቀረበውን ጠንካራ የሰውና የሰነድ ማስረጃ የመረመረው የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም ውሳኔውን አስተላልፏል። በዚህም መሰረት በዋና ወንጀለኛው ቤካ ላይ የሞት ፍርድ፣ በተባባሪው ሊበን ላይ ደግሞ የ20 ዓመት ጽኑ እስራት ፈርዶባቸዋል ተብሏል።

0: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ
1: በዚሁ ወደ ቀዳሚ ቃለ ምልልስ ዝግጅታችን እናመራለን። ከቀድሞ የጸረ ሙስና አጀንሲ ሐላፊ ጋር አቶ ብርሃኑ ሰፋ ጋር ከነው ቃለ ምልልስ ነው ነውን። አቶ ብርሃኑ አሰፋ የፌደራል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባርና ኮሙኒኬሽን ጉዳዮች ዳይሬክተር፣ ሙስና ኢትዮጵያ ውስጥ ምን ያህል ተስፋፍቷል? ሙስናዎች ውስጥ ጎልተው የሚታይባቸው ዘርፎች የትኞቹ ናቸው?
2: ኢትዮጵያ ውስጥ ስላለው ሙስና ለመናገር በመጀመሪያ ደረጃ ይህንን አስመልክቶ የተካሄዱ ጥናቶችን ዋቢ ማድረጉ ጠቃሚ ይመስለናል። ዛሬ 11-12 ዓመት አካባቢ የአዲስ አበባ ዩኒቨርሲቲና ኮሚሽኑ በጋራ ያደረጉት ጥናት ነበር። ይህ ጥናት ያው በሀገሪቱ ውስጥ ያለው ሙስና ምን ይመስላል ብሎ የገመገመ ጥናት ነው። በዛን ወቅት ያ ጥናት በተለይ ሙስናን አስመልክቶ ደረሰበት ድምዳሜ ያው ኢትዮጵያ ውስጥ የሙስናው ጉዳይ ትኩረት ተሰጥቶት ኮንትሮል ካልተደረገ አስቸጋሪ ሁኔታ የሚፈጥርበት ሁኔታ ሊኖር እንደሚችል ያመለከተ ጥናት ነው። በጥቅሉ ይሄ አንድ ነው። ሁለተኛው ከአንድ ዓመት በፊት ይፋ የተደረገ ሁለተኛው የኮራፕሽን ሰር

0: su SBS.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: ያው ባለም ባክ ድጋፍ እና ክሊመንጃሮ ኢንተርናሽናል የተባለ ዓለም አቀፍ አጥኚ ድርጅት በውድድር ከ19 ተቋማት ጋር ተወዳድሮ ያሸነፈ ድርጅት ነው ያጠናው። የዓለም ባንክ የገንዘብ ድጋፍ የተደረገበትና ክትትል የተደረገበት ጥናት ነው። የጥናት ደግሞ የሚያመለክተው ከ10 አመት በፊት ተነበረበት ሁኔታ ሙስና በአብዛኛው ባለበት ቆሟል፣ ግን በተወሰነ ደረጃ የመቀነስ አዝማሚያ አሳይቷል የሚል ድምዳሜ የደረሰው። ይሄ እንግዲህ ሁለቱም ጥናቶች ፐርሰፕሽን ነው ማለት የሰዎችን አስተሳሰብ ነው የለካው እና በህብረተሰቡ ስለ ሙስና ያለውን አስተያየት ነው ያመለከተው። ስለዚህ በ2011 ዓመተ ምህረት የትራንስፓረንሲ ኢንተርናሽናልም እንደዚሁ ጥናት አካሂዷል። የጥናቱ ውጤትም የትራንስፓረንሲ ኢንተርናሽናል ቅርንጫፍ ወይ ቻፕተር በሆነው ኢትዮጵያ ውስጥ ያለ ትራንስፓረንሲ ኢትዮጵያ በሚለው ቀርቦ ነበር በዚህ ዓመት። እሱም ጥናት ቢሆን የሚያመለክተው የሙስና ሁኔታ በተወሰነ ደረጃም ቢሆን ህዝቡ አስተያየቱ የመቀነስ አዝማሚያ አሳይቷል የሚል ነው የሚያሳየው። ከዛ ትራንስፓረንሲ ኢንተርናሽናል የሚያወጣው ኢንዴክስም አለ በየዓመቱ ምን ታቆታላችሁ። ትራንስፓረንሲ ኢንተርናሽናል በሚያወጣው ኢንዴክስም ኢትዮጵያ ከ2007 ወዲህ ባለው ጊዜ ውስጥ ኢንዴክሱ እየተሻሻለ የመጣበት ሁኔታ እናያለን። 22 ደረጃዎችን ኢትዮጵያ ያሻሻለችበት ከ138ኛው ወደ 116 የመጣችበት ሁኔታ እናያለን። በአጠቃላይ እኛ ስናየው እነዚህ ጥናቶች የሚያመለክቱት አለ የሚባለው ያህል ሙስና በሰዎች አይምሮ ውስጥ አለ ተብሎ የሚታሰበውና እውነታው እንደማይገናኝ የሚያመለክቱ ጥናቶች ናቸው በአብዛኛው። ነገር ግን ይህም ሲባል በኢትዮጵያ ውስጥ ያለው የሙስና ሁኔታ ጠፍቷል፣ ስጋትም አይደለም የሚል አስተያየት መያዝ ያለብን አይመስለኝም። በተለይ በዚህ በኪራይ ሰብሳቢነት ወይም ሬንት ሲኪንግ ላይ፣ በመልካም አስተዳደር ጉዳይ ላይ የህዝቡ ሮሮ ቀላል አይደለም። ስለዚህ ይህንን ነገር በጥብቅ ካልተከታተል ነው፣ በጥብቅ ካልተዋጋ ነው አስቸጋሪ ሁኔታ ውስጥ ሊከተን እንደምንችል ሁላችንም እናምናለን። ከሙስና አንጻር ተጋልጧል ተብሎ በተለይ በሁለተኛው የኮራፕሽን ሰርቬይ ኢትዮጵያ ያመለከታቸው ብዙ ኤሪያዎች አሉ። በተለይ የፍትህ አካሉ ማለት ፖሊስ፣ ፍርድ ቤት፣ የወረዳ አስተዳደሮች፣ መሬት አካባቢ፣ የግብር አሰባሰብ አካባቢ የሙስና ተጋላጭነት ነው ምንድነው ተዘፍቋል ማለት ያስቸግራል፣ ግን ተዘጋላጭነታቸው ከፍተኛ ነው የሚል አስተያየት አለ። ግብር አሰባሰብ በመሬት አስተዳደር ከግዢ ጋር በተያያዙ ነገሮች ይሄ ቴሌኮም፣ የኤሌክትሪክ ኃይል ኤሪያ ፍቃድ የሚሰጡ አካላት እንደዚህ አካባቢዎች ለሙስና የተጋለጡ ናቸው ብሎ መናገር ይቻላል።
3: ከዝቅተኛ እስከ ከፍተኛ ደረጃ ባሉ የመንግስት ባለስልጣናት ዘንድስ ይሄ ጉዳይ ስጋት ፈጥሮባችሁ አለ? በፖለቲከኞቹ ዘንድ ለሙስና የተጋለጡ ናቸው የሚል ስጋት የለም? በኮሚሽኑ ዘንድ
2: እኛ መቼም ለሙስና የተጋለጠ ተቋሞቹን ነው እንደዛ ምንለው፣ ግለሰቦች በተለያየ ደረጃ ሊሆኑ ይችላሉ። እኛ ኢትዮጵያ ውስጥ ስልጣን ላይ የሚቀመጡ ባለስልጣኖች በተቻለ መጠን ቃታቸው፣ ስነ ምግባራቸው እየተፈተሸ ስልጣን ላይ እንደሚወጡ ነው የምናውቀው። ስለዚህ ሁሉም ባለስልጣን ሙስና ውስጥ የተዘፈቀ ነው የሚለውን ነገር ለመቀበል አስቸጋሪ ነው የሚሆነው። እውነታውም ይሄን አያመለክትም። ነገር ግን ቤትም ቦታ ከፍተኛ ኃላፊነትም ላይ ያሉ ቢሆኑ የደረጃው በዝቅተኛ የኃላፊነትም ያሉ ቢሆኑ በሙስና ውስጥ የሚገቡ ተወሰኑ ሰዎች ይጠፋሉ ብሎ ለመናገር ግን አዳጋች ነው። ግን ዞሮ ዞሮ ይህን የምናረጋግጠው በትክክለኛ ማስረጃ ላይ ተመስርተን ነው እንጂ ዝም ብለን ደምደም አስቸጋሪ ነው። የተወሰኑ ባለስልጣኖች እዚህ ውስጥ እንደሚገቡ ይታመናል። አሁን በቅርቡ ያደረግነው ከዚህ በፊትም ያደረግናቸው የምርመራዎችና የፍርድ ቤት ክርክሮች ይህን ያመለክታሉ።
3: በቅርቡ ሰውም እንደሚያውቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሙስናን መዋጋቱ አንዱ ቀዳሚ አጀንዳቸው እንደሚሆን ግልጽ አድርገዋል። ሰሞኑንም እንደተገለጸው ባለስልጣናቶቹን ጨምሮ በቁጥጥር ስር የዋሉ ሰዎች አሉ። ከዚህ አኳያ ኮሚሽኑ ምን ያህል መልካም ስራዎችን ሰርቷል ሙሰኝነትን በመዋጋት ይላሉ? አሁን በቅርብ የታሰሩት ሰዎችስ በአሁን ወቅት ያለው ሁኔታ ምን ይመስላል? ወደፊትስ እስከምን መግፋት ነው ያሰባችሁት?
2: ለዚህ ኮሚሽን መቋቋም ተነሳሽነቱን የወሰደው መንግስት ነው። በሙስና የተገኙ ባለስልጣኖች በትክክል እንዲጠየቁ በማድረግ መንግስት ከዚህ በፊትም ቁርጠኝነት ያሳየበት ሁኔታ አለ። አሁን የተጀመረ

0: ነገር ነው ብሎ ማሰብ ያስቸግራል። ቀደም ብሎም የተለያዩ ኃላፊዎችን ባለስልጣኖችን ጠያቂ ያደረግንበት ሁኔታ አለ። ስለዚህ ኮሚሽኑ በነጻነት እንዲሰራ መንግስት እድሉን ሰጥቶታል። የመመርመርም የአቃቤ ሕግም ስራ ራሱ እንዲያከናውን የመክሰሱንም ብዙ ሀገሮችም የሚያደርጉት እንደዚህ አይነት ስልጣን ነው ለኮሚሽኑ የተሰጠው። ይህ አሁን ያደረግነው የሰሞኑ እርምጃ ወደ 25 የሚሆኑ የገቢዎችና ግብሮች ባለስልጣናትና ነጋዴዎች እና በተለያየ ደረጃ ያሉ የባለስልጣን ኃላፊዎችን ነው በቁጥጥር ስር አውለን ያው ቀጣይ ምርመራ እየተካሄደ ነው ያለው። ይህ ስራ የተጀመረው ዛሬ አይደለም፣ ቢያንስ ከሁለት አመት በፊት ነው እና ኮሚሽኑ ከመረጃና ደህንነት አገልግሎት ከፖሊስ ጋር በመሆን የተለያየ ጥናቶችን ሲያካሄድ ነበር። ይህን ጉዳይ የቀድሞ ጠቅላይ ሚኒስትርም ያውቁት ነበር እና የእሳቸውም የቅርብ ክትትል እና ድጋፍ ነበረው። ዛሬ የጀመርነው እና ዛሬ ተጠናቀቀ ስራ አድርገን መውሰድ የለብንም። የገቢዎችና ጉምሩክ አካባቢ ያው ሀገሪቱ ለምታደርገው የልማት እንቅስቃሴ አንዱና ዋናው የገቢ ምንጭ ነው። ስለዚህ እዛ አካባቢ ያለው ስራ ከሙስና በጸዳ መልኩ ከኢስነጉበራዊ ድርጊት በጸዳ መልኩ ካልተከናወነ ሀገሪቱን ለልማት የምትፈልገውን ገንዘብ ማግኘት አትችልም። ስለዚህ ዋና ትኩረት አድርገን ከምንሰራባቸው አካባቢዎች አንዱ የገቢው ዘርፍ ነው በኮሚሽኑ ደረጃ። ሌላው የመሬት አስተዳደር ነው። ሌላው የፍትህ አካል ነው። ሌላው ደግሞ የመንግስት ትላልቅ ግዢዎች ላይ ነው የምናተኩረው። ወደፊትም ቢሆን ዋናው የእኛ መለኪያችን ምን አይነት ሙስና የት ተፈጽሟል የሚለውን ማየት ነው። ማን ፈጸመው የሚለው ነገር ብዙ አያሳስብንም። ፈጸመው በሙሉ ተጠያቂ ነው፣ ከፍተኛ የመንግስት ኃላፊውንም አይሆንም። በአሁኑ ጊዜ በእርግጥ ህብረተሰቡ በመልካም አስተዳደር እጦት የተለየ ሁኔታ እየተቸገረ ያለበት ሁኔታ እንዳለ እናያለን። ይህን ችግር ለመቅረፍ እኛ ብቻ ሳይሆን የተለያዩ መንግስት አካላት በዚህ በረገድ ስቴክ ያላቸው አሉ። እነሱንም ጨምሮ እኛም ከህብረተሰቡ ብሶት ጋር ተያይዞ ትንሽ ገፋ ያለ ስራ ለመስራት እየሞከርን ያለ ነው። ጥረታችንንም ጠንከር አድርገን የምንቀጥል ይሆናል።
1: ኮሚሽኑ ከተቋቋመ ጀምሮ እስካሁን ያስገኛቸው ዋነኛ ሆኑ ፋይዳዎች ወይም ውጤቶች ናቸው ብለው የሚጠቅሳቸው አሉ?
0: አዎ፣ እንግዲህ ኮሚሽኑ በዋናነት በሶስት አላማዎች ላይ ተመስርቶ ነው ስራውን የሚያከናውነው። አንዱ የስነ ምግባርና የጸረ ሙስና ትምህርትን በማስፋፋት ሙስናን የማይሸከም ህብረተሰብ መፍጠር ነው። ይሄ የማስተማሩ ስራ ነው። በእኛ እምነት ውጤት ነው ብለን የምናስበው ህብረተሰቡ በአሁኑ ሰዓት ሙስናን አጀንዳ አድርጎታል። በሀገራችን ውስጥ መንግስት ላይ ግፊት መፍጠር ጀምሯል። ህብረተሰቡ የሙስናን አስከፊነት እየተገነዘበ መጥቷል። ሙስናን መዋጋት እንደሚያስፈልግ እየተረዳ መጥቷል እና በአሁኑ ሰዓት ኢትዮጵያ ውስጥ ምንም አይነት መድረክ ይዘጋጅ ስለ ሙስና የማይነሳበት ሁኔታ የለም። ሁለተኛው የኮሚሽኑ አላማ ሙስና ከመፈጸሙ በፊት የመከላከል ስራዎችን ማከናወን። 511 የሚያክሉ የአሰራር ስርዓት ወይም ሲስተም ስተዲስ እያደረግን ለመስሪያ ቤቶች ፕሮፖዝ እያደረግን ይሄ ነገር እንዲካሄድ እንዲስተካከል ክትትል እያደረግን የምንሰራው ስራ አለ እና እዚህ ሁለቱን የመከላከልና የማስተማር ስራው ባለፈ ደግሞ የሙስና ወንጀል መመርመር እና መክሰስ ስራችን አንዱ ነው። እነዚህ ሶስቱ ምሰሶዎች ናቸው የኛ ስትራቴጂ። አሁን እንደ አንዳንዶቹን ለመቅረስ በተለይ በምርመራና በክስ ኤሪያ ላይ አሁን ድረስ ወደ 1262 የሚሆኑ የሙሰኞች ላይ በአማካኝ ከሶስት እስከ 23 አመት የሚደርስ እስራት እንዲፈረድባቸው አድርገናል። 1.8 ሚሊዮን ካሬ ሜትር በላይ ስፋት ያለው መሬት አሳግደናል። በተለይ በአዲስ አበባ አካባቢ የመሬት ወረራ በሰፊው ተስፋፍቶ የመንግስትን የህዝብ መሬት ይነጠቃል፣ ይወሰዳል። ህገ ወጥ ካርታ መሬት መሸጥ፣ መለወጥ እንደዚህ እነዚያን ነገሮች ላይ በወሰድነው እርምጃ በፍርድ ቤት ትዕዛዝ 1.8 ሚሊዮን ካሬ ሜትር ቦታ ለማሳገድ ክረናል። አሁን ካልኩት ውስጥ 1.3 ቢሊዮን ብር በላይ ሆነ መሬት ለመንግስት ተመላሽ እንዲሆን አድርገናል። ከዛ ውጭ 100 ሚሊዮን ብር የሚገመት ብር በሙስና ወንጀል የተገኘ ነው በሚል ጥርጣሬ እንደዚሁ በፍርድ ቤት እንዲታገድ እንዳይንቀሳቀስ ያደረግንበት ሁኔታ አለ። ከታገደው ንብረት ውስጥ ወደ 35.5 ሚሊዮን ብር ለመንግስት ገቢ እንዲሆን አድርገናል። ከዚህ ውጭ በተሳሳተ መንገድ ኤልሲ ተከፍቶ አሜሪካ የሚገኝ ሲቲ ባንክ እንዲተላለፍ የነበረ ወደ 50 ሚሊዮን ብር በእኛ ጥረት እንዳይከፈል የተደረገበት ሁኔታ አለ። ከዛ ውጭ ወደ ዱባይ ሲሄድ የተያዘና ከብሔራዊ ባንክ ማለት ከተወሰኑ አመታት በፊት የተጭበረበረ ወርቅ ግምቱ ወደ 81.7 ሚሊዮን ብር የሆነ በአጠቃላይ 96 ኪሎ ግራም ወርቅ ለመንግስት ገቢ እንዲሆን በፍርድ ቤት አስወስነናል። ባለፉት አመታት ከተደረጉ ወረራና ክስ ጋር በተያያዘ 125 ልዩ ልዩ ተሽከርካሪዎች ታግደዋል። ከነዚህ ከታገዱት ተሽከርካሪዎችም ውስጥ 39ኙ ለመንግስት ተመላሽ እንዲሆኑ ተደርገዋል። ከዛ ውጭ 147 መኖሪያ ቤቶች፣ 4 መለሰኛ ህንጻዎች ያሳግደናል በፍርድ ቤት። በተለያየ ግንባታ ደረጃ ላይ የሚገኙ 4 ህንጻዎች ለመንግስት ገቢ እንዲሆኑ አድርገናል። 2 ሆቴሎች፣ 2 ፋብሪካዎች ጨምሮ 32 የንግድ ድርጅቶች በሙስና ድርጊት ጋር ተያይዞ በተጠርጣሪዎች የተያዙ ነው።

0: ናቸው በሚል እንዲታገዱ አድርገናል። ከዚህ በፊት 158 ሚሊዮን ብር በላይ ግምት ያለው ከብሔራዊ ባንክ የወርቅ ማጭበርበር ጋር በተያያዘ ስራዎችን ሰርተን ይሄ 158 ሚሊዮን ብር የመንግስት እና የህዝብ ሀብት በተለያየ መንገድ ለመንግስት እንዲመለስ ያደረግንበት ሁኔታ አለ። ከ1.5 ቢሊዮን ብር በላይ ቴሌኮም ግዢ ጋርም እንደዚሁ የሰራናቸው ስራዎችና ያስቀጣንበት ሁኔታ አለ እና አሁን መሬት ወረራ ቢያንስ ለዘለቄታው ችግሩ ተፈቷል ብለን ባናስብም፣ ግን እንደፈለጉ የመውረር እንደፈለጉ መሬት የመያዝ ጉዳይ ሰዎች ቆመው እንዲያስቡ ያስደረግንበት ሁኔታ አለ። በሙስና ወንጀል በመጠቆማቸው ምስክር በመቆማቸው ጥቃት የደረሰባቸው 130 ለሚሆኑ ምስክሮችና ተቋሚዎች የከለላ ፈተናል። ከስራ የተባረሩ እንዲመለሱ፣ እድገታቸው የተከለከለ፣ ጥቅማጥቅማቸው የተከለከሉ ይህንን እንዲያገኙ አድርገናል። ከዛ ውጭ በሀብት ማሳወቅና ምዝገባ ረገድ ይህን ስራ ከጀመር 2 ዓመት ከ6 ወር ሆኗል። ወደ 50 ሺህ የሚሆኑ የመንግስት ኃላፊዎች፣ ባለስልጣናት፣ ተሿሚዎች፣ ተመራጮችና የሚመለከታቸው መንግስት ሰራተኞች ሀብታቸውን እንዲያስመዘግቡ አድርገን ይህንን መረጃ እያደራጀን እንገኛለን። መረጃውን ለህዝብ ይፋ የሚያደርግ ኮምፒውተር ቴክኖሎጂ በመታገዝ ማንም ሰው ይህንን መረጃ እንዲያገኝ የሚያስችለውን ስርዓት ለመዘርጋት በአሁኑ ሰዓት ይህን ስራ የሚሰሩ አካላትን በውድድር ለመምረጥ ስራዎች እየሰራን ነው። በዚህ ረገድ የዓለም ባንክ ጋር በጋራ እየሰራን እንገኛለን። እንደ ባጭሩ ያደረግናቸው እንቅስቃሴዎች እነዚህ ሊመስሉ ይችላል።
1: በቅርቡ ኦዲተር ጄኔራሉ ለህዝብ ተወካዮች ምክር ቤት ያቀረበው ገንዘብ አላግባብ ባክኗል ብሎ እስከ 6.5 ቢሊዮን ብር ድረስ የደረሱ ሪፖርቶችን አቅርቧል። ገና ሌላም ተጨማሪዎች እንደዚሁ ይኖራሉ ብሏል። ያ ከዚህ ከኮሚሽኑ ጋር በምን መልኩ ነው የሚታየው? እነዚህ የደረሱበት ያልታወቁ ወይም የተዘረፉ የተባሉ ገንዘቦች ላይስ የእናንተ አይን አርፏል? እርምጃስ ለመውሰድ ያደረጋችሁት እንቅስቃሴ አለ?
0: በመጀመሪያ ደረጃ ይሄ የተባለው ብር በሙሉ ተበልቷል የሚል ድምዳሜ ላይ መድረስ አስቸጋሪ ነው። ሪፖርቱም እኔ በግሌ እንደተረዳሁት ይሄን የሚል አይደለም። የመንግስትን ገንዘብ አያያዝ ስርዓት ሳይከተል ተከናውኗል ነው እንጂ ተበልቷል የሚል ነገር መያዙ አስቸጋሪ ይመስለኛል። በዚህ ሂደት ውስጥ ተወሰነ ገንዘብ ተባለ ሊበላ ይችል ይሆናል። አይ ቲንክ ፓርላማው ዲቴሉን እንደሚመረምር ነው በቅርቡ ያሳወቀው። ከዚህ ጋር ተያይዞ የሙስና ጉዳዮች በዚህ ውስጥ የሚታዩ ከሆነ ኮሚሽኑ የሚገባበት ሁኔታ ይኖራል ማለት ነው። ምንም ጥርጥር የለውም። አንዳንድ ጊዜ የኦዲት ሪፖርቶች ለእኛ የሙስና ወንጀል ምርመራ እገዛ ነው የሚያደርጉልን። የኦዲት ሪፖርቶችን ኮሚሽኑ ይከታተላል። ከዚህም አልፎ አንዳንድ የሙስና ወንጀል ጥርጣሬ ሲኖረው በየአንዳንድ መስሪያ ቤቶች ውስጥ ዋና ኦዲተር ኦዲት አድርጎ ግኝቱን እንዲልክልን ሁሉ እናደርጋለን። ስለዚህ የኦዲት ምርመራዎችን ክሎዝሊ ነው የሚከታተለው።
1: በኮሚሽኑ ስር ተፈላጊ የሆኑ ሰዎች ነገር ግን ከሀገር ውጭ ያሉ እና በፍለጋ ወይም ወንትድ ሊስት ውስጥ ያስቀምጧቸው ሰዎች አሉ? ያንንስ ዓለም አቀፍ ተቋማት ጋር ወይም ፖሊስ ጋር ጣመረ ስራ ትሰራላችሁ? በይፈለጋል ሊስት ውስጥ ያሉ ኢትዮጵያውያኖች አሉ ወይ? ገንዘብ በማሸሽ ወይም በተለያዩ ሙስና ጉዳዮች ከሀገር ውጭ ተሰደው ያሉና የሚፈለጉ?
0: አዎ ይኖራሉ። ምን ያህል ናቸው እነማን ናቸው የሚለውን እኔ መረጃው ላይ ኑረኝ ይችላል፣ ይህንን የሚመለከተው አካል ኮሚሽን ውስጥ ስላለ። ነገር ግን እንዳሉ በጥቅሉ መውሰድ ይቻላል። አንዳንዶቹንም ከኢንተርፖል ጋር በመነጋገር ያስመለስናቸዋል ወደ ሀገር ውስጥ። ሌላው እነዚህ ሰዎች ለማስመለስ በባይላተራል ደረጃ ከሀገሮች ጋር እንደዚህ አይነት ስምምነት ማድረግን የሚፈልግበት ሁኔታ አለ። እነዚህ ነገሮች በዓለም አቀፍ ደረጃ በሚፈለገው ደረጃ ደካማ በሆነ መልኩ እየተከናወኑ ለማለት ያስቸግራል። ነገር ግን የተባበሩት መንግስታት የጸረ ሙስና ኮንቬንሽን እኛም አጽዳቂ ሀገር ነን፣ ለብዙዎች ሀገሮች አጽድቀውታል። ይህን ትብብር እንዲኖር ያስቀመጣቸው ቻሉ። ስለዚህ በእሱ መሰረት ያው ወደፊት ብዙ መስራት እንዳለብን እንጠብቃለን። በዚህ በኩል ጥረት እያደረግን እንገኛለን።
1: አቶ ብርሃኑ አሰፋ የፌዴራል ስነ ምግባርና የጸረ ሙስና ኮሚሽን የስነ ምግባርና ኮሚኒኬሽን ጉዳዮች ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን።
0: እኔም አመሰግናለሁ። 7 billion stories and counting. SBS Radio.
1: በዚሁ ወደ ቀጣዩ ቃለ መልሳችን እናልፋለን። ከፕሮፌሰር ማሞ ሙጬ ጋር በኢትዮጵያዊነትና ፓን አፍሪካኒዝም ዙሪያ ከሄድ ነው ቃለ መልስ ነው እንሆን። ፕሮፌሰር ማሞ ሙጬ፣ በቅርቡ በደቡብ አፍሪካ ፕሪቶሪያ፣ ኬፕ ታውን እና ደርባን ከተማ ውስጥ የኢትዮጵያዊነት

0: አይዳ ለፓን አፍሪካኒዝምና ለአፍሪካ ህዳሴ በሚል ርዕስ አንድ ኮንፈረንስ ተካሂዷል። እርሶም ከኮንፈረንሱ ተሳታፊና አስተባባሪዎች አንዱ ነበሩ። በቅድሚያ የኢትዮጵያዊነት ጽንሰ ሐሳብ ውስጥ በእነማንና እንዴት ነው የፈለቀው?
1: ኢትዮጵያኒዝም የተፈጠረው በጥቁር ቄሶች ነው። ጥቁር ቄሶች ቅጭት ቤተክርስቲያን ሄደው መጽሐፍ ቅዱስ ውስጥ ምንም ስማቸው የለም፣ የኢትዮጵያ ግን አለች፣ ጥቁሩን እኛ የሆን ነው አለን፣ ለምንድን ነው እግዚአብሔር ነጭ ነው የምትሉትን? ለምንድን ነው ልጁ ነጭ ነው የምትሉት? ለምንድን ነው መንፈስ ቅዱስ ነጭ? ለምንድን ነው ጥቁር የሆነ ሁሉ ሉሲፋየር ነው ወይም ሰይጣን ነው የምትሉት? ብለው ሳውዝ አፍሪካ ትልቅ እንቅስቃሴ የፈጠሩ ማለት ነው። ከቤተክርስቲያን ነጻነት ጀመሩት ሰዎች ወደ ፖለቲካ ነጻነት ገቡ። ኢትዮጵያኒዝም ምልት በዓለም ነው የተሰራጨው ማለት በአሜሪካ፣ በካሪቢያን፣ በእንግሊዝ ቅኝ ግዛት የሆኖች በፈረንሳይ የነበሩት እነ ካሜሩን፣ ከዛም በኋላ ከ1957 ዓ.ም ድረስ በየቦታው ሰራጫል። ይሄ ሆኖ ነው በእሱ መሰረት ላይ ነው እንግዲህ በ1900 ዓ.ም ፓን አፍሪካን ኮንግረስ ሲጀመር 1896 የአድዋ ጦርነት ነበረ። ከዛ ጋርም አያያዙት እና ከእነ አጼ ምኒልክ ግም ተገናኝተዋል። እንግዲህ ምን ያህል አጼ ምኒልክ ገብቷቸው ይሄን ነገር እንደቀጠሉበት ይሄ ነው ላንል እንችላለን። ግን ዋናው ምንድን ነው እነኚህ ያቋቋሙት ሰዎች እነ ሲልቬስተር ዊሊያምስ በደንብ አነጋግሯቸዋል። ጦርነቱ ገላይ እንዲደግፋቸው ፈልገዋል። ከዛም በኋላ እሳቸው ፓን አፍሪካን ኮንግረሱ እንዲደግፉ በሙሉ የምትላቸው ይሄ በጣም ስለ ፓን አፍሪካኒዝም የሚያወሩት መጽሐፎቱ የተናገሩት የሰሩት ሁሉ እነ ዱቦዋ እነ ዴላኔ ሁሉም እነ ማርከስ ጋቢ ሁሉ የምትለው ኢትዮጵያኒስት ነበር በሙሉ። እና በሙሉ ስታየው አሁን ምርምር አድርገን በሙሉ ያገኘ ነው ገርሞና በጣም በሙሉ ኢትዮጵያኒስቶች ነበሩ። ኢትዮጵያኒዝም አንድ አይነት አይደለም። ለምሳሌ የእንግሊዝ ኮሎኒያል ስር የነበሩ ሁሉ ለየት ያለ አቀራረብ ነው የሚያቀርቡት። ለምሳሌ በሳውዝ አፍሪካ የቤተ ክርስቲያን ነገር ነበር፣ አሜሪካም ስሌቭ ስቶሪ ወይም የባሪያዎቹ ከዚህ ጋር አያይዘው ነው የመጣው። በኋላ ነው ራስተፌሪያን ሁሉ የምትለው በሙሉ የተያያዘው ከዚህ ከኢትዮጵያ ጋር ነው። አሁን እኔ የተገነዘብኩት ምንድን ነው የኢትዮጵያ ታሪክ እና የኢትዮጵያ ስም በተለይ በጥቁሩ ዓለም ሰፋ ያለ ከብራዚል እስከ የትም እንዲህ አይነት ሰፊ የሆነ እንትን ሲኖረው እና እኛ ኢትዮጵያኖቹ ጠንከር ብለን በደንብ አድርገን አብረን ይሄን ነገር እቺ እንዲህ አይነት ስም ያላት ሀገር ትልቅ ሆና የነበረች ሀገር ትልቅ እንዴት ትሆናለች? እንዴት እናረጋታለን? እና እንደገና መጠሪያ ትሆናለች እንደማለት። አሁን የምታየው ነገር ሀገራችን የምታየው ሰው በደንብ ጥሩ የሆነ ተባብሮ አንድ ሆኖ ይህን ነገር ገብቶት ወደፊት እንደመሄድ እና የፓን አፍሪካኒዝም ኃይለኛ እንትን እንደማድረግ ይልቅ የምታየው ነገር ምንድን ነው? እንደምታየውኝ ሀገር ስለ ምንድን ነህ ነው? አንተ አማራ ነህ፣ አንተ ትግሬ ነህ፣ እንደዚህ ነው ሰው የሚያወራው። እዛ እንዲወጣ ነው ማድረግ ያለብን። እንግዲህ ትልቅ ነገር ኢትዮጵያ የሰጠችው ትምህርት ለአፍሪካ ዓለም በሙሉን ምንድን ነው? ምንም ቢሆን ምንም ዊ መስት ሴሌብሬት አውር ሲሚላሪቲ አንድነታችንን በደንብ አድርገን እንትን ማለት አለብን። በጣም ደስተኛነት እንዲሰማን ይገባል ነው ያሉት። ግን ልዩነታችን ደግሞ ምንም ችግር የለውም አፕሪሺየት ማድረግ ወይም በደንብ አድርገን ተገንዝበን አብረን መኖር እንችላለን። በዚህ መሰረት ብንሄድ አፍሪካ አንድ ሊሆን ይችላል። ኢትዮጵያም መሰረት የሰጠች ሀገር ናት። ይቺ ሀገር ቢገሏትም የምትኖር ሀገር ናት ብለን በጣም ሰፋ ያለ ታሪክ ያላትና ጥሩ ነገር ጥሩ ባህሪ መጣባት ሀገር እንደሆነች አድርገን አሁን ያለባትን ችግር ሁሉ ለመቋቋም ብንችል ከፓን አፍሪካኒዝም እንዲህ አይነት ትምህርት ሁሉ ኢትዮጵያዊ ቢወስድና ስራዬ ብሎ ደግሞ አሁን እኛ እንዳደረግ ነው አሁን ጥናት እኛ አሁን ፔፕ ጻፍ አዝ ዊዝ ዘ ፓስት ሶ ኦልሶ ዊዝ ዘ ፊውቸር ሪአንክሪንግ ኢትዮጵያኒዝም ፎር አፍሪካን ሬኔሳንስ ኤንድ ዩኒቲ ብለን እንደ ድሮም በጥንትም እንደተደረገው አሁንም ቢሆን ኒው ኢትዮጵያኒዝም ያስፈልጋል። ምክንያቱም በሙሉ አፍሪካ ቅኝ ግዛትን ገና በሙሉ አለፍ ማለት አንችልም። ኒው ኢትዮጵያኒዝምን ማስፋፈት አሁን ሳቦ ምቤኬ እሱን ነበር አድቮኬት ያደረገው ለአንደኛው ክፍለ ዘመን ኒው ኢትዮጵያኒዝም አዲስ ኢትዮጵያኒዝም ያስፈልገናል ነው ያለው።
0: እንዳነሱት ከታምቦ ምቤኬም እንደዚሁም በኮንፈረንሱ ላይም እንደተገለጸው በጥልቀት እንደተነሳው አዲስ ኢትዮጵያዊነትን ስሜት እንዴት ነው መግለጽ የሚቻለው? ቀደም ሲል እንዳሉት ሀገሪቷ በአሁኑ ወቅት በጎሳ ተከፋፍላ ያለችበት ሁኔታ ነው። ክልሎች ራሳቸው በቋንቋ ማንነት ተከፋፍላ የሚገኙበት ሁኔታ ነው። ከዛ ወጥቶ አዲስ ኢትዮጵያዊነት ለመመስረት እንደምን ይቻላል? እዚህ ከጎሳ ፖለቲካ ያልነጻ ለወጣች ሀገር እንደምን ሆና ነው ለሌላው አዲስ ኢትዮጵያዊነትን የማስተላለፍ ብቃቱ ሊኖራት የሚችለው?
1: ምንድን ነው መሰለ ይሄ ኢትዮጵያኒዝም ምልህ ነገር የተፈጠረው ከውጭ ነው። ውጭ የሆኑት ኢትዮጵያ የአላትን ታሪክ ለጥቁር ሕዝብ አለኝታ የሆነ ነገር መፍጠሯ ከእግዚአብሔር ጋር የነበራትን ሁሉን አይተው ነው እነዚህ እና የሀገሪቷን ደግሞ አድዋ ጦርነት ላይ ያደረገችው በጣም ቀላል አድርገው አያዩትም። በራስ መተዳደር ይህን ያህላም ጥቁር ሆኖ ቢካዝ ሁሉ ጥቁሩ ምንድን ነው እንደ ዕቃ ነበር የሚሸጠው እና ያልተሸጠች ሀገር ነጻነት ያላት ሀገር ብለው ነው እንግዲህ ሲፈጥሩት አሜሪካን ጀምረው ውጭ ሀገር። አሁን አንዳንዶቹ ያስገርመሃል ኢትዮጵያን በጣም የሚያከብሩ ታገኛለህ። ለምሳሌ ኢትዮጵያን የማያከብሩ እንደዚህ መከፋፈል የሚፈልጉ በጥቅም የሚያዩት እና ሀገሪቷን እችን የተከበረች

0: ሀገር በጣም ዓለም ያከበራትን ሀገር ጠላትም ያከበራትን ጠላትም እንደው ቢያጠቃትም ሊያጠቃትም ቢሞክር እንደው በቀላሉ አላየ። አሁን አንድ የእንግሊዝ ኮሚሽነር ነው እንደ ኢትዮጵያ አይነት ኩሩ ህዝብ በዚህ ዓለም አይቻላትም ይላል። ዋናው ምንድነው መሰለህ እንዴት ብለው እንዳዩን ነው የኢትዮጵያን ህዝብ ለምንድነው የሚያስፈልገው ስትል አሁን ኢትዮጵያ ያለችበት ሁኔታ አይደለም። እንደሱ ሆኖ ኢትዮጵያ ምን ፈጠረች? ኢትዮጵያን ህዝብ ምን ካራክተሪስቲክስ አለው? እና አዲስ የሚያደርገውና እንደገና ለምንድነው መጠቀም ያለብን? እንደገና ለምንድነው አሁን ማንሳት ያለብን ስትል ኢትዮጵያዊነትን ማለት ዲግኒቲ፣ ፕራይድ፣ ሰልፍ ወርዝ self-reliance, independence, freedom. ሌላ ደግሞ ሁለተኛው ውጭ መጥቶ ሊያጠቃ የሚፈልገውን resist ማድረግ። ነጻነትን በፍጹም ኮምፕሮማይዝ ለሰውን እንሰጣለን የሚባል ነገር የለም። የሀገር ነጻነት፣ የራስ ነጻነት፣ እንዲህ አይነት ኩራት እንደነዚህ ያሉ ካራክተሪስቲክስ ናቸው ነው የምልህ። እነዚህ ናቸው አሁን አፍሪካ ያስፈልጋል። ምክንያቱም ከቅኝ ግዛት አልወጣንም። በጃዙር በመከፋፈል ልዩነታችን እያሰፉ አፍሪካን እየጎዱት ነው። እና ኢትዮጵያኒዝም ሲመሰረት ያን ጊዜ የነበረው አይነት ከነጮች ቤተክርስቲያን ነጻ እንውጣ ብለው የራሳቸውን ቤተክርስቲያን ሲያቋቁሙ ኢትዮጵያ ቸርች ኦፍ ሳውዝ አፍሪካ በየቦታው የኢትዮጵያ ቸርች እያሉ ናይጄሪያ ሳይቀር፣ ካሜሩን ሳይቀር፣ ጋና፣ ላይቤሪያ በየቦታው ሲያቋቁሙ፣ ኬንያ በየቦታው ተቋቁሟል። ይሄን ሲያረጉ እንደዛ ብለው እንዳደረጉት ሁሉ አሁንም ቢሆን ያን ሰፊ እንቅስቃሴ ያስፈልጋል ማለት ነው። ይሄ እንግዲህ የሚጠቅመው ምንድነው ለኢትዮጵያ? እንደዚህ አይነት ሀገር ለምንድነው እኛ የምንከፋፈለው ብሎ ሰው መገመት ቢችልና መገናዘብ ቢችል በጣም ትልቅ ትምህርት ቢያገኝ ጥሩ ነው። እሱን ለማድረግ መሞከር ያለብን ይመስለኛል። እቺን ሀገር ለትልቅ ስም ስላላት በስሟ በኖርም ይቻላል። ድህነትም ቢኖረን ይሄ አይነት ኃይለኛ የሆነ መንፈሳዊ የሆነ ነገር ለዓለም የሰጠነው ትልቅ ስጦታ ስላለ አሜሪካ ከሚሰጠው ሴኩሪቲ ይልቅ ኢትዮጵያ የሰጠችው መንፈሳዊ ምግብ ለዓለም ይበልጣል። በተለይ ለተጨቆነው ህዝብ ያረገችው፣ ለጥቁሩ ህዝብ ያረገችው ቀላል ነገር አይደለም ብለን አገሪቷን እንደገና ትልቅ አርገን አንድ ላይ ብንሆን እቺ ሀገር አንድ ሰው የማይራብበት አንድ ሰው የማይጎዳበት ኃይለኛ የሆነ ባህሪ ያለው ታሪኳን እንደገና መስመለስና አድሶ ወደፊት መሄድ ይቻላል።
1: በኮንፈረንሱ ማብቂያ የወጣው መግለጫ ላይ እና አሁንም ቅድም እርስዎ እንዳነሱት አፍሪካ አሁንም ገና ከፖስት ኮሎኒያሊዝም ወይም ከድህረ ቅኝ አገዛዝ ገና ሙሉ በሙሉ ነጻ አልወጣችም የሚል ነገር ተጠቅሷል። ካሁን ድረስ በድህረ ቅኝ አገዛዝ ስር ነች ሲባል ከምን አኳየ ነው?
0: አፍሪካ ይኸውልህ፣ አንድ አፍሪካ ሀገር ሄዶ አውሮፓን አታክ አድርጎ ወይም አንድ ነገር አድርጎ አቁንት ሁልጊዜ የምታየው ሌሎች እየመጡ አፍሪካ ውስጥ ሲገቡ ነው። ይሄን እኮ ለማቆም አንድ ላይ ሆነን ማን ይግባ ማን ይምጣ እኮ ማለት አንችልም። ማሊ ስትፈልግ ፈረንሳይ ትጋብዛለች። አፍሪካ ዩኒየን ስንት ጊዜ ቆይቶ ነው መግለጫ የሚሰጠው? ሊቢያ የሆነውን አታያለህ። አሁን ለምሳሌ የአሜሪካ አፍሪካም የሚሉት ጅቡቲ የኛ አጠገብ አለ። አፍሪካ አንድ ቢሆን ኖሮ ኩራት ይኖረዋል። ኢትዮጵያንዝም እዚህ ነው የሚጠቅመው። ኩራት ይኖረዋል? የለም። አንድ ላይ ሆነን ተነጋግረን ስንፈልግ እንጋብዛችኋለን፣ ሳንፈልግ አንፈልጋችሁም ማለት እንጂ ይሄ የሌለው እንትን ነጻነት አለው ማለት ያስቸግራል። ሌላው አሁንም ቢሆን ገንዘብ ከውጭ ነው የሚመጣው። ብዙ ጊዜ እሱ ከሰጡት ገንዘብ የእነሱ አጀንዳ ነው የምትከተለው ማለት ነው። እና ሪሊ ከቅኝ አገዛዝ ለመውጣት ማለት ሁሉ አይነት ነው የሚያስፈልገው፣ በፖለቲካው፣ በኢኮኖሚው፣ በሁሉም አንጻር፣ በሳይንሱ፣ በሁሉም። አሁን የእኛን ይሄን አየው ዲክላሬሽኑን፣ ይሄ ጠቅላላ ብዙ ኤክስፐርት ነው በጣም እኔ እንደ አይነት ኃይለኛ የሆነ እንደ ጅረት ውሃ እውቀት የፈሰሰበት ቦታ አላየሁም። ካየሁት ሁሉ ነው ምድ ደግሞ የመጡት በሁሉ ነው፣ ከካሪቢያን፣ ከአሜሪካ፣ ከላቲን አሜሪካ፣ ከአፍሪካ በሙሉ በየአውሮፓ ከሁሉ መጡ፣
1: ከአውስትራሊያ በስተቀር።
0: አውስትራሊያ ይቅርታ፣ አንተ እንግዲህ ኔክስት ታይም እነግርህና እንድትመጡ ይሆናል እናንተን። እና ሁሉ በሙሉ መጣ። ጥሩ ዲክለሬሽን አወጣን። ዊ ኮልድ ኢት ሰርድ ስዋኔ ዲክለሬሽን ብለን እና ኢትዮጵያኒዝም በደንብ አድርጎ ዲክለሬሽን ውስጥ ገብቷል። አዲስ ኢትዮጵያኒዝም እንደሚያስፈልገን ማለት ሙሉ ነጻነት ያስፈልጋታል አፍሪካ፣ ሙሉ አንድነት ያስፈልጋታል። አሁን ውጭ ሀገር ያለውም ሪተርኒንግ ታለንት ፈንድ ብለን የውጭ ያለው ይሄ ታለንት እንደናንተ ያለውንም ሀገር ውስጥ እንዲገባ ማድረግ እና አፍሪካን ጥለን አይደለም እዚሁ እየታገል ነው መታገል። አሁን እኔ አውሮፓ መኖር ይችላሉ፣ ግን እዚህ እኔ ይሻለኛል መቶ ልተው ነው አውሮፓን። በሙሉ አፍሪካ መታገሉ ነው የሚሻለው።
1: አሁን ያነሱት የተማሩ አፍሪካውያኖች ወደ አፍሪካ ተመልሰው አፍሪካን መልሰው በልጆቿ እንድትገነባና በሁሉም ዘርፍ ከሌላው ከሰለጠነው ዓለም ጋር እኩል ተወዳዳሪ እንድትሆን ለማድረግ ጥረት መደረግ አለበት የሚለው አንዱ የውሳኔ ሀሳብ ነው በተላለፈው በመግለጫው ላይ። ያንን እንዴት ነው እውን ማድረግ የሚቻለው? የተማሩ ሰዎች ፈቃደኛ ሆኑ እንኳን ወደ ሀገራቸው እንመለስ ቢሉ መልካም አስተዳደር በሌለበት እና መቺ የሆኑ ፖሊሲዎች በማይራመድበት ሀገር ውስጥ በነጻነት እንደምን አድርገው ነው አፍሪካ በአፍሪካ ልትገነባ የምትችለው?
0: ኤክስፐርቲስ ያላቸውን ባላቸው ኤክስፐርቲስ ሄደው ማገልገል ይችላሉ። ሲያገለግሉ ይወል የፋንዱ የሚጠቅማቸው ምንድነው መሰለ? 3 ወር ቆይቼልም ታካሉ 3 ወር ቆይተው ይመጣሉ። ወይም 1 አመት ካሉ 1 አመት ደሞ አንድ ያውን ሊሄድ ካሉ አንድ ያውን እንዲሄዱ ደረጋል ማለት ነው። ለምሳሌ አንዳንዶቹ ችግርም ቢኖርባቸው የፖለቲካ ወይ ምናምን ችግር ቢኖርባቸው ሄደው ማየታቸው ይጠቅማቸዋል። የትም ሀገር ኬንያ ችግር ቢኖርባቸው የትም ሀገር ቢኖርባቸው ሄደው አይተው መምጣታቸው ይጠቅማቸዋል። ድሉ መከፈቱና ውጭ ላለው ቤተሰብ ምንም ላለው ሁኔታውም እንዳለ ሆኖ ውጭ ሀገር የኖረም ሆኖ አገሩ ገብቶ ጥቅም ያለው ነገር ጥሎ መሄዱ ህዝቡ ጋር መገናኘቱ በጣም ይጠቅማል ነው። ዋናው ነገር መለየት ያለብን ግን መንግስትንና ህዝብን አንድ አርጎ ወይ መንግስትና ሀገርን አንድ አርጎ ማየት የለብንም። ህዝቡና ሀገር ሰፋ ያለ ነው።
1: በጥቅሉ ኢትዮጵያዊነት ቀደም ሲሉ የነበሩት አባቶቻችን በከፈሉት መስዋዕትነት የተነሳ የሀገሪቷ ታፍራ ተከብራለች። በዛም የተነሳ ኢትዮጵያዊነት አንዱ የተሰጠው ትርጓሜ ራሱ እንብተኝነት፣ ሀገርን አሳልፎ ለባዕድ ያለመስጠት፣ የነጻነት ወዳድነት እና ክብር ያለው ህዝብ ተደርጎ ይቆጠራል። ያም ነው ሌሎቹን ከቀኝ ግዛት በመውጣት ነጻይቱን አፍሪካ ለማቆም ለአፍሪካውያን እንደዚሁ አኩሪ የሆነ በጎ አስተዋጽኦ አድርጓል የሚሉ ነገሮች ተነስተዋል። በአውሮፓና በሰሜን አሜሪካ ሌሎች እንደዚሁ ከባርነት ነጻ የሚወጡበት የትግል መሳሪያ ሆኗቸዋል። በተለይ አፍሪካ አንድነት ወይም አሁን አፍሪካ ህብረት የሚባለው ጋፋና መስራች መሪዎች አገሮች ውስጥ አንዷ ኢትዮጵያ ናት። መሪዋም በወቅቱ ቀዳማዊ ኃይለ ሥላሴ ነበሩ። ለንኩርማ ሐውልት ሲቆም ለቀዳማዊ ኃይለ ሥላሴ ግን ያ ክብር ተነፍጓቸዋል። ያንን አላገኙም። በዛ ላይ እርሶም ሆነ ሌሎች እዚህ የኮንፈረንስ ተሳታፊዎች ያላችሁ አቋም ምንድን ነው? እርሶስ በግል ይህንን በተመለከተ በአፍሪካ ህብረት ላይ ጫና ለማድረግ ሎቢ ለማድረግ እናንተ ግሩፕ ወይም ደግሞ እርሶ በግል እያሰቡ ያሉት ነገር አለ ወይስ እስካሁን የፈጸሙት ነገር አለ?
0: ጥያቄው ተገቢ ነው። ግን ጃንሆይ የአፍሪካ ዩኒየን ብቻ ሳይሆን በሀገራቸው በደንብ አድርጎ ያደረጉትን ጥሩና መጥፎውን ለይቶ ምንም ቢሆን ብዙ ነገር ጥሩ ያለውን አይቶ በኢትዮጵያዊነት ጨዋነት አንድ ሐውልት ቢቋቋምላቸው ጥሩ ነው ብዬ አምናለሁ። እሱ ብቻ ሳይሆን በአፍሪካ በኩል ከሐውልት ከሚቋቋምላቸው ይልቅ የኃይለ ሥላሴ አፍሪካን ኢንቴግሬሽን ቼር፣ ይሄ ፕሮፌሰሪያል ቼር እንደሱ አይነት ነገር ቢቋቋምላቸው ጥሩ ነው። ምክንያቱም ትምህርት ይፈራላ። የእሳቸው ምን እንዳደረጉም የተናገሩትን ንግግር ምኑ ሁሉ ተማሪዎች ይፈሩላቸዋል ማለት ነው። እና በኃይለ ሥላሴ ቼር ተብሎ ፕሮፌሰሪያል እንትን አሁን ዩኒቨርሲቲዎቹ ወይ አዲስ አበባ ዩኒቨርሲቲ ወይም የተለያዩ ዩኒቨርሲቲ ወይም መንግስትም ቢሆን ቢያቋቁምላቸው ጥሩ ነው ባይነኝ ነው። የንክሩማ ጋና መንግስት በጣም ሎቢ አድርጓል ነው። አይ ቲንክ የኢትዮጵያ መንግስት አሁን ያለው መንግስት ሎቢ ላያደርግ ይችላል። ምክንያቱም የአፄ ኃይለ ሥላሴን እየታገለ የመጣ መንግስት ነው ያለው። ሌሎችም መንገዶች መፈለጉ ጥሩ ነው ማለት ስማቸው እንዲቆይና ጥሩ ነገር የሰሯቸው ነገር በተለይ በአፍሪካ ላይ ጥሩ ነገር ሰርተዋል። አፍሪካዊ ነኝ ይሉ ነበር ነው። አፍሪካ አገራችን እዚህ ልሃል መዝሙር ሁሉ
1: ያስታውሳለሁ
0: ነበር። ሐራም ቤት እዚህ ላል እኛ እንዲህ ብለን ያደግነው
1: እና
0: እግዚአብሔር ይስጣቸው ማለት እሳቸውን በደንብ መመስገን ይገባቸዋል። 1972 ዓመት እሳቸው ከመወደቃቸው 2 ዓመት በፊት የአፍሪካ አባት ተብለው በኦኤዩ ሳኔ ተላልፎላቸዋል። እና ምንም ይሁን ምን ይሁን የሰውየው ትልቅ ሰው ነበሩ።
1: መልካም ፕሮፌሰር ማሞ ሙጬ ስለ ቃለ ምልልሱ እናመሰግናለን።
0: ታንክ ዩ እግዚአብሔር ይስጥህ። ስለ ይሄን ያህል እየለፋህ ነው፣ እግዚአብሔር ይባርክህ። ቀጥል፣ እንደሱ ማድረጉ ጥሩ ነው። ደግሞ በተቻለ መጠን የተባበርን ወደፊት አንድነት ፈጥረን ሀገራችንን ካለችበት ችግርም ብናወጣ ጥሩ ነው። አፍሪካንም በሙሉ ብናወጣ ጥሩ እና አይ ቲንክ ኢትዮጵያንም ስናወጣ አፍሪካን እንደማውጣት ነው፣ አፍሪካን ስናወጣ ኢትዮጵያ እንደማውጣት አድርገን እንደዚህ አይነት አመለካከት ቢኖርን በጣም ጥሩ ነው። እግዚአብሔር ይስጥህ። እንግዲህ 7 billion stories and counting
1: SBS Radio። በዚሁ ወደ ቀጣዩ ቃለ ምልልሳችን እናልፋለን።
2: Thank you for having me. It's a pleasure to be with you today. Somalia went through a difficult times for the last 20 years. It was a country ravaged by civil war, anarchy, instability, fundamentalism, piracy, and all sorts of social ills.
1: እንድቀርብ ስላደረከኝ አመሰግናለሁ። በዛሬው ዕለት ካንተ ጋር በመሆኔ ደስታዬ ነው። ባለፉት 20 ዓመታት ሶማሊያ አስከፊ በሆኑ ግዚያቶች ውስጥ ነው ያለፈችው። በእርስ በርስ ጦርነት፣ ስርዓት አልበኝነት፣ አለመረጋጋት፣ ጽንፈኝነት፣ የባህር ውንብድና እነዚህን በመሳሰሉ ማህበራዊ ደዌዎች የራደች አገር ናት። የኢትዮጵያ ወንድሞቻችንን ጨምሮ ለዓለም አቀፉ ማህበረሰብ ምስጋና ይግባውና ሶማሊያ በአሁኑ ወቅት ወደ ትክክለኛ አቅጣጫ እየተጓዘች ትገኛለች።

0: በቅርቡ በሙሉ መንግስታዊ ማቀር የሚያስተዳድር አዲስ መንግስት መስርተናል። ከህግ አልባነትና ቀውስ ዘመን ወጥተን ወደ ሰላምና መረጋጋት ዘመን እንደምንሻገር ተስፋችን ነው። ይሁንና ገና ከምንፈልገው ደረጃ ላይ አልደረስንም። የሰላምና መረጋጋቱ ጉዞ ረጅም ሊሆን ይችላል። ሰላም ሶማሊያ ውስጥ አሁንም ገና በቋፍ ያለ ነው። ጽንፈኝነትና አክራሪነት አሁንም ሶማሊያ ውስጥ ተከስቷል። የባህር ወንብድና ምንም እንኳን በቅርቡ የተዳከመና ቀዘቀዘ ቢሆንም አሁንም ችግር ሆኖ ነው ያለው። ኢኮኖሚው አሁንም ድረስ አስጋሚ ነው። እያለ ሰዎች ኑሯቸውን አደላድለው ለመምራት አልቻሉም። የሶማሌ ወጣቶች የሥራ አጥነት ቁጥር ወደ 80% እየተጠጋ ነው። አገሪቱ አሁንም ብርቱ የማህበራዊ ኢኮኖሚያዊና ፖለቲካዊ ፈተናዎች ገጥሟት ነው ያለችው። አለመረጋጋትን አንስተዋል። የሶማሊያ አለመረጋጋት በተለይ ለኢትዮጵያና ለሪጂኑ ምን ማለት ነው?
1: Somali problem, as all we know, is no longer confined to the borders of Somalia. Terrorism is a regional problem, especially for our neighbors, Ethiopia, Kenya, Djibouti, and other countries.
0: አንተም እንደምታውቀውና ሁላችንም እንደምናውቀው የሶማሊያ ችግር በሶማሊያ ድንበር ውስጥ ብቻ የተወሰነ መሆኑ አብቅቷል። ሽብርተኝነት የሪጂኑ ችግር ነው። በተለይም ለጎረቤቶቻችን ኢትዮጵያ፣ ኬንያ፣ ጅቡቲና ሌሎች አገራት የባህር ወንብድና እንዲሁ ችግር ሆኗል። በተለየ መልኩ ለኢትዮጵያ ብቻ ሳይሆን ለሶማሊያ፣ ኬንያ፣ ጅቡቲና ሌሎች የሪጂኑ አገራትም እንዲሁ። ስለሆነም የሶማሊያ ችግር አለመረጋጋት፣ አክራሪነት፣ ሽብርተኝነት፣ ጽንፈኝነት ወደ ጎረቤቶቻችን የመስፋፋት ተጽዕኖ አለው። ሁላችሁም እንደምታውቁት ከኢትዮጵያ ጋር ረጅም ድንበር እንካለላለን። የሶማሊያ ችግር ኢትዮጵያ ውስጥ አለመረጋጋትን ፈጥሯል። ይህም ብቻ አይደለም፣ የኤርትራ አገዛዝ አልሸባብን በመደገፍ የውክልና ጦርነት ከኢትዮጵያ ጋር ሶማሊያ ውስጥ እየተዋጋ ነው። በመሆኑም ለኢትዮጵያና ለአጎራባች አገራት ይህ ግዙፍ ፈተና ነው። ይህን ችግር ከማሳወቁና ከመታገሉ አኳያ ለዚህም ነው የሶማሊያ አለመረጋጋት ብርቱ የሆነ አለመረጋጋት ወቅታ ኢትዮጵያ ላይ ፈጥሮ ያለው። የኢትዮጵያ ወታደራዊ ጣልቃ ገብነት ለሶማሊያ ያስገኛቸው ጥቅሞችና ጉዳቶች ምንድን ናቸው ይላሉ?
1: Ethiopia and Somalia today have a common enemy and therefore they should have a common strategy. It's very important for all of us to know.
0: ኢትዮጵያና ሶማሊያ በአሁኑ ወቅት የጋራ ጠላት አሏቸው። ስለዚህ የጋራ ስትራቴጂም ሊኖራቸው ይገባል። ለሁላችንም ይህን መገንዘቡ በጣም ጠቃሚ ነው። ኢትዮጵያና ሶማሊያ ታሪካዊ ጠላቶች ናቸው የሚለው ዝማሬ በስፍራው የሌለ ነው። አንዳችን አንዳችን የምንካለል ሁለት ወንድማማች አገሮች ነን። የሶማሊያ መንግስት ከፈረሰ በኋላ የሶማሊያ ህዝብ ኢትዮጵያ ውስጥ ደህንነትና መጠለያን ጠይቋል። በርካቶች አሁንም ድረስ ኢትዮጵያ ውስጥ አሉ። በመሆኑም የኢትዮጵያ የሶማሊያ ወታደራዊ ጣልቃ ገብነት በእጅጉ ማለፊያ ተቀባይነት አለው። እንፈልጋቸዋለን። ስለምን የሶማሊያ መከላከያ ጦር ራሱን ችሎ አገሪቷን መረጋጋት ለማስጠበቅ ገና ብቁ አይደለምና። እንደሚያቆት ሶማሊያ ኦጋዴን የራሴ ግዛት ነው በሚል የገባኛል ጥያቄዋ ለረጅም ጊዜ ቆየ ነው። በኦጋዴን የግዛት ይገባኛል ጥያቄ ላይ ያዲሱ የሶማሊያ መንግስትና የርሶ አታይ ምንድን ነው?
1: You know, the policy of Somali government, as far as I know, is to leave Somalia to be at peace with itself first and also to be at peace with its neighbors.
0: እንደምታቀው እኔም ራሴ እስከማቆ ድረስ የሶማሊያ መንግስት ፖሊሲ በቅድሚያ ከራሱ ጋር ሲልም ከጎረቤቶቿ ጋር በተሻለ ሁኔታ መኖር ነው። የሶማሌ ህዝቦች ኢትዮጵያ ውስጥ ነጻነት፣ መብትና ፍትህን በአመራሩ ስር ወይም ከኢትዮጵያውያን ወንድሞቻቸው እስካገኙ ድረስ ለእኛ መልካም ነው። ሶማሊያ በኦጋዴንና ኢትዮጵያ ውስጥ ባሉት ወንድሞቻችን ሳቢያ ከኢትዮጵያ ጋር ለመዋጋት እንደማትዳዳ ተማመናለሁ። በሰላም እስከኖሩ ፍትህ፣ ነጻነት፣ መልካም እድሎችን ልክ እንደ ሌሎች ኢትዮጵያውያን እስካገኙ ድረስ የሶማሊያ አካል ከመሆን ይልቅ እዚያው ባሉበት ቢሆኑ መልካም ነው። የወቅቱን የሶማሊያና

0: ሰኞ ሰኔ 9 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተ በትግራይ ክልልና በፈተናዎች አገልግሎት መካከል ስለተፈጠረው ውዝግብ
1: ለምን ዛሬ ላይ እንደተነሳ ባይገባኝም ትግራይ ክልልም ላይ ከአንድ ጊዜ ሁለት ጊዜ ከዚህ በፊት በተለየ ፕሮግራም ሰጠናል።
0: ኢትዮጵያ አዲሱን የብሪክስ ኒው ዴቨሎፕመንት ባንክ መቀላቀሏ ምን ይፈይዳል?
2: ምናልባት ደቡብ አፍሪካን ተጠቀምበት ይሆናል። ይህን ባንክ እንግዲህ እስከ 100 ቢሊዮን ድረስ ካፒታል ይደረጋል የተባለው ወደፊት የዓለም ባንክን ሊገዳደር የሚችል ትልቅ ድርጅት ለማቋቋም ነው የሚያስቡት።
0: ሌሎችም ዘገባዎች አሉን። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። Human Rights Watch በትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። ዝርዝራለን።
3: ተቋሙ አሜሪካ እንዲሁም የአውሮፓና አፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉም ጠይቋል። Human Rights Watch ይህን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች የታፈሱ ሰዎች፣ ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዚያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካይነት የቀድሞ የትግራይ ኃይል ተዋጊዎችን መልሰው እንዲመዘገቡ ሲያደርጉ ነበር። ሂማን ራይትስ ዎች የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት ያካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረግላቸው ሰዎች መስማቱን ገልጿል። ነዋሪዎች እየተወሰዱ ያሉት ከመንገድ በመሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም Human Rights Watch ገልጿል። የሰብአዊ መብት ተቋሙ በማሳያነት ከተጠቀሳቸው ክስተቶች አንዱ አዲጉደም ከተማ ውስጥ የተፈጸመ ነው። ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የቲዲኤፍ አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎችን ሲወስዱ መመልከታቸውን ገልጸውለታል። በማከላይ ትግራይ ዞን ቆላ ተምቤና አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህል ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉም መግለጫ ያስረዳል። ከነዚህ መካከለ የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎች እንደሚቀላቀሉ እንደተነገራቸው መግለጹን Human Rights Watch በመግለጫው አስፍሮታል። በተሽከርካሪ የተወሰዱ በነበረበት ወቅት ማምለጡን የተናገረው ማድናውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉንም አስረድቷል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ሰዎችን ጠቅሶ Human Rights ገልጿል። የHuman Rights Watch የአፍሪካ ዳይሬክተር የሆኑት ላቲፊያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ በክልሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነም ተቋሙ አሳስቧል። የአፍሪካ ዳይሬክተር የሆኑት ላቲፊያ ባደር ባለስልጣናት በአፋጣኝ ዘመቻቸውን ማቆምና በህገወጥ መንገድ የተመለመሉትን ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። ትግራይ ክልል ይካሄዳል የተባለው የግዳጅ ምልመላ ክስ በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ባለስልጣናት ግን ምልመላው በአስገዳጅ ሁኔታ እየተካሄደ አለመሆኑን በመግለጽ ውድቅ ማድረጋቸው ይታወሳል።
0: የትግራይ ክልል ትምህርት ቢሮ በወረቀት የሚፈተኑ በክልሉ የሚገኙ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞችን የራሱን ፈተና አዘጋጅቶ እንደሚፈትን አስታወቀ። ቢሮው ይህን ያለው ከ15000 በላይ ለሆኑ በወረቀት የሚፈተኑ የክልሉ ተማሪዎች ፈተናው ከሐምሌ 1 ጀምሮ እንዲሰጥ ታቅዶ የነበረ ቢሆንም እስካሁን ድረስ በትግራይ የፈተና ወረቀት እንዳልተላከና በትምህርት ሚኒስቴር መደረግ ያለባቸው ሌሎችም አስፈላጊ ዝግጅቶች ባለመደረጋቸው መሆኑን ገልጿል። ስለሆነም የትግራይ ትምህርት ቢሮ በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎቹን እንደሚፈትን የቢሮ ኃላፊ ዶክተር ኪሮስ ጉእሽ ለክልሉ ብዙሃን መገናኛዎች በሰጡት መግለጫ ተናግረዋል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር

0: ዳይሬክተር ዶክተር እሸቱ ከበደ በበኩላቸው አገልግሎቱ በትግራይ ክልል በወረቀት የሚፈተኑ የ12ኛ ክፍል አገር አቀፍ ፈተና ተፈታኞችን ከሐምሌ 22 እስከ 24 ባለው ጊዜ ውስጥ ለመፈተን መዘጋጀቱን ገልጸዋል። ይህንን መርሃ ግብር ለክልሉ እንዳሳወቀም ተናግረዋል። የ2018 ትምህርት ዘመን የ12ኛ ክፍል አገር አቀፍ ፈተና ለኦንላይን ተፈታኞች በ6 ዙሮች በወረቀት ለሚፈተኑት ደግሞ በ4 ዙሮች እንደሚሰጥና በአሁን ወቅት የኦንላይኑ ፈተና እየተከናወነ እንደሆነ ከቢቢሲ ጋር ባደረጉት ቆይታ የተናገሩት ዶክተር ሸቱ ይህ አሰራር በሁሉም ክልሎች በተመሳሳይ መልኩ የሚተገበር መሆኑን ማስረድተዋል። በተለያዩ ምክንያቶች ፈተናው ሳይሰጥ በሚዘገይባቸው አካባቢዎች የሚካሄደው 4ኛው ዙር በሌሎች ክልሎችም ጭምር ከዚህ ቀደምም ሲደረግ የነበረ መሆኑን ምክንያቱንም በመጥቀስ ለቢቢሲ አብራርተዋል።
1: አሁን ሰዓት ላይ ትግራይ ክልል በበየነ መረብ ተማሪዎች እየተፈተኑ ይገኛሉ። ወደ 14,000 የሚጠጉ ተማሪዎች እንጠብቃለን። እነዛ ተማሪዎች ማንኛውም ቀን ዛሬ ሙሉ አቴንዳንስ ይዞ እየተፈተኑ ይገኛሉ። እንደዚሁ ደግሞ ቀድሞ በወረቀት ለመፈተን የተመዘገቡ ወደ 15,000 አካባቢ ተማሪዎች አሉ። እነዛ ደግሞ በተመዘገቡበትና እየተዘጋጁ በቆዩበት በወረቀት ይፈተናሉ። ይሄ ፈተና ደግሞ በአገር አቀፍ ደረጃ ፈተና የሚሰጠው ተቋም ይሄ ነው። እኛ የምናውቀውም እስካሁንም ስንሰጥ የነበረውም አጣሪት መግለጫም የተለየ እንትን የለን። ይህም ፕሮግራም ነግረናቸዋል ማለት ነው። ስለዚህ በዚሁ አግባብ በኦንላይን እየተፈተኑ ያሉ አሉ። በ6 ዙር ይጨርሳሉ። በወረቀት የሚፈተኑ አሉ ማለት ነው። የኦንሊቲንግ የጥናት ሽግሽጎች በተለያየ ሁኔታዎች ውስጥ አድርገናል። ከዛ አንጻር በትግራይ ክልል በወረቀት የሚፈተኑቱ ተማሪዎች ሐምሌ 22, 23 እና 24 ላይ ይፈተናሉ ማለት ነው። ይህ ፈተና አዲስ የተዘጋጀ ሰው ቀድሞም የተዘጋጀ ፈተና ነው። ያንን በዛ ቀን ይፈተናል። ይሄ ፈተና ደግሞ ወደኋላ በሌላ እንዴት ቀረ ምናምን የሚል ነገር አሁን አንዳንድ ሰዎች ጠይቁ ይሰማለሁ። ለምን ጥያቄውን ሰዎቹ እንደሚያነሱ አይገባኝም።
2: ምናልባት በትግራይ ክልል ቢሮም በኩል እንደ አንድ ምክንያት ያነሱት ሐምሌ 1 ነበረ መካሄድ የነበረበት፣ ግን ያ የተሰጠው የጊዜ ተራዝሟል፣ አልተጠበቀም፣ ፈተናውም እስካሁን አልተላከም የሚል ነበር እንደ ምክንያት ያነሱት።
1: እኛ ፈተና መቼ እንዴት ሚስት የሚለውን የምንወስነው እኛ ነን። እንግዲህ ናሽናሊ ነው የምንሰጠው። ለመስጠት የሚያስችሉ ሁኔታዎችን በርካታ ሰው ነው በሺዎች ቤት የሚቆጠር ፈታኝ ጣቢያ ኃላፊ፣ ሱፐርቫይዘር፣ ማዕከል ኃላፊ፣ ፈታሾች እንደዚሁም ደግሞ ፈተና ደህንነት የሚጠብቁ ሰዎችን እናሰማራለን። ለዛ የምንመቸንን ናሽናል በሆነ ፕሮግራም ላይ የምናካሄደው እኛ ነን። ለምን ዛሬ ላይ እንደተነሳ ባይገባኝም ትግራይ ክልልም ላይ ከአንድ ጊዜም ሁለት ጊዜ ከዚህ በፊት በተለየ ፕሮግራም ሰጠናል። አምናም አቻምናም በአማራ ክልል ከሁለት ሳምንት ከሶስት ሳምንት በኋላ ሌሎች ክልሎች ከተፈተኑ በኋላ አማራ ክልልም ላይ ያሉ ልጆች ግን ከተፈተኑ በኋላ ለተወሰኑ ተፈታኞች ሰጥተናል። አምና ላይ ኒርሊ ወደ 5,000 ምናምን ተማሪ ሰጥተናል። 2014 ላይ ኦሮሚያ ላይ ወደ 54,000 ተማሪዎችን ሰጥተናል። በትግራይ ክልልም በ2016 በሁለት ዙሮች የተለያዩ ተፈታኞችን ሰጠናል። ይሄ አዲስ የመጣ ዘንድሮ የተከሰተ ሳይሆን በተለያዩ ጊዜያት ላይ በፈተና አስተዳደሩ እንደዚህ ባለ በተለያዩ ዙሮች ፈተና እየሰጠን እንገኛለን ማለት ነው። ሰው ይሄንን ወስዶ አሁን ወቅታዊ ካለው አንዳንድ የፖለቲካ ሾዎች ጋር ገናኝቶ የፖለቲካ ገበያ ለመገበያየት ማድረጉ ተገቢ አይደለም። ይሄ ፈተና ባይዘው መጨረሻ 22 ላይ የሚሰጠው ፈተና ትግራይ ክልል ላይ ያሉ ሰዎች ብቻ የሚወስዱትም አይደለም። ቁጥራቸው ሊበዛ ይችላል እንጂ በሌሎች ክልሎችም ላይ በተለያየ ምክንያት የሚወስዱ ተማሪዎች ያሉ መሆኑንም ልንገርበት ይገባል።
0: የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ በበኩላቸው በትምህርት ምዘናና ፈተናዎች አገልግሎት የተቀመጠውን ፈተና ጊዜ እንደማይቀበሉ ለቢቢሲ ተናግረዋል። ቢሮው በራሱ መርሃ ግብር መሰረት ፈተናውን እንደሚሰጥና የፈተናውን ጊዜ እንደሚያሳውቅም የገለጹት ኃላፊው ይህን የማድረግ ስልጣን አላችሁ ወይ በሚል ተጠይቀው ህገ መንግስታዊ መብታችን ነው የሚል አጭር ምላሽ ሰጥተዋል። አሁን ደግሞ አጫጭር ዜናዎች። ባለፈው ሳምንት መጨረሻ

መረውና በቀጣይ ቀናትም የሚካሄደው የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ የስንብትና የቀብር ስነ ስርዓት በመቶ ሺዎች እየታደሙበት ቀጥሏል። በቀይ ካርድ ስለተቀጣው አሜሪካዊ ተጫዋች ከFIFA ፕሬዝዳንት ጋር መነጋገራቸውን ያረጋገጡት ትራምፕ FIFA እገዳውን ማንሳቱ ትክክለኛ ውሳኔ ነው ሲሉ አሞካሹ። FIFA ባልተለመደ ሁኔታ የአሜሪካዊውን ተጫዋች ቅጣት ለ12 ወራት ተግባራዊ እንዳይሆን ማገዱ ከባድ ተቃውሞ ቀስቅሷል። ሩሲያ በሳምንት ውስጥ ለሁለተኛ ጊዜ በኬቭ ላይ በፈጸመችው ጥቃት ቢያንስ 11 ሰዎች ተገደሉ። በተጨማሪም 5 ህጻናትን ጨምሮ 46 የሚሆኑ ሰዎች ጉዳት ደርሶባቸዋል። ኢትዮጵያ አዲሱን የብሪክስ ኒው ዴቨሎፕመንት ባንክ ለመቀላቀል የሚያስችላትን የባንኩን ምስረታ ስምምነት ነገ የህዝብ ተወካዮች ምክር ቤት ያጸደቀ

0: የቱን ቀዳዳስ ይሸፍናል? ኢትዮጵያስ ምን ታተርፋለች ስንል የምጣኔ ሀብት ባለሙያውን ዶክተር ቆስጠንጢኖስ በርሄን አነጋግረናል።
1: ዩክሬን ጦርነት በኋላ ዩናይትድ ስቴትስ አሁን ዓለም ላይ ወደ 35 ሀገሮችና ጉዳዮች ላይ ማዕቀብ አድርጋለች። ዶላር ራሷ ስለሆነ ሩሲያ፣ ኢራን በማዕቀብ ላይ መሆናቸው የዓለምን የገንዘብ ዝውውር በጣም እያሳጠረው ስለሆነ አንድ የራሳችንን ባንክ እናርግ፣ ሁለተኛ ደግሞ የዲዶላሪዜሽን የሚባል ከዶላር ለማውጣት የሚያደርጉት ጥረት ነበር። ሁለተኛ ደግሞ የብሪክስ ባንክ የብሪክስ አባላት የሚሆኑትን ሀገራት የልማት ገንዘቦችን እንዲያደራጅ ነው። በአብዛኛው እንግዲህ ቻይና ነበረች ይህንን ገንዘብ ለአፍሪካ በተለይ ልማት፣ ደቡብ አሜሪካም አፍሪካም ኤዥያ ውስጥ ብዙ የምትሳተፈው፣ ግን ከዚህ ከኤዥያ ኢንፍራስትራክቸር ባንክ መቋቋም በኋላ የብሪክስ ባንክ ጥሩ ሀሳብ ሆኖ ስላገኙት ያን ተስማምቶ አቋቋሙና ልማትን ለማፋጠን ሀገሮች ቀላል ብድር የሚያገኙበትን ቀላል ብድር ማለት ደግሞ እነዚህ ኮንሴሽናል ሎንስ ወይም ደግሞ የወለድ ያልበዛባቸውን ከዛ ይላ ግን ከዶላር ውጭ የሆነ ብድር ሆኖ ሀገሮች በቀላሉ የሚያደርጉበት መንገድ ለመፍጠር ነው። ስለዚህ በእነዚህ ምክንያቶች ወደ ከዶላር ለመውጣት ነው ጥረት የሚደረገ ያለው።
2: ዶክተር፣ የብሪክስ አባል ሀገራት የመሰረቱት ያለው ኒው ዴቨሎፕመንት ባንክ ከዶላር የመውጣት ሂደት አሁን ያብራሩትን ዶላርን የመተካት ዌፐናይዜሽን ያሉትን ዶላርን ዌፐናይዝ የማድረግና እጃቸውን የመጠምዘዝ ሙከራዎችን ሊቀለብሱ ሊቋቋሙ የሚችሉበትን እድል እንዴት ነው የሚሰጠው? ወደፊት ከባንክ በኋላ የራስ ከረንሲ የማምጣትም ሂደት አንድ አካል ነው ማለት ነው?
1: በዚህ ጉዳይ ላይ አንድ ወረቀት ፐብሊሽ አድርጌያለሁ። የራሳቸው ገንዘብ የመፍጠር ሂደቱ አሁን የሚታለም ነገር አይደለም። ምክንያቱም ዓለም ወደ ዲጂታል ገንዘብ እየሄደ ስለሆነ የወረቀት ገንዘብ የሚባል ነገር የሚታሰብ አይደለም። በብዛት የሚታሰቡ ያለው የክሪፕቶ ከረንሲ ነው። እንደ ስቴብል ኮይንስ የሚባሉ አሁን ማዕከላዊ ባንኮች ሊቆጣጠሯቸው የሚችሉ እነሱ ራሳቸው ይህንን በክሪፕቶ ከረንሲ ሲያደርጉት ቻይና የራሷን ገንዘብ ዩዋን በጣም ለማራመድ እየሞከረች ነው ያለችው። ግን ይህን ማድረግ ደግሞ የብሪክስን ሀገራት ህብረት እና ጥምረት ሊሸረሽረው ስለሚችል ቻይና እና ሩሲያ የራሳቸውን ገንዘብ ማስተላለፊያ እንደ ስዊፍት አይነት ነገር አዘጋጅተዋል። በዛም እየተጠቀሙበት ነው ያሉት። ቻይና በተለይ ብዙ እየገፋችበት ነው ያለው ይህንን ጉዳይ ለማሳደግ። የብሪክስ ግን እነዚህን ክሪፕቶ ከረንሲ በመጠቀም በብሪክስ ሀገር ማህላት አንደኛ በራሳቸው ገንዘብ መገበያየት እንዲችሉ፣ አሁን ሩሲያና ህንድ በሩፒና በሩብል ነዳጅ ሲገዙና ሲቀያየሩ ነበረ። ከቻይናም ጋራ በዩዋን አሁን ኢራን ለምሳሌ በዩዋን ብቻ ነው ክፍያ የምትቀበለው ያለችው። እነዚህም የጋልፍ ሀገራት ወደዛ እየሄዱ ነው ያሉት አሁን። ስለዚህ ዋናው ነገር ነው የማስበው ወደ ክሪፕቶ ካረንሲ መሄድ ነው እንጂ እነዚህ ድብቅ ካረንሲ የሚባሉ በብሎክቼን የሚሰሩ ካልሆነ በስተቀረ የራሳቸውን ገንዘብ አውጥተው አሁን የብሪክስ ኮይን ብለው ማውጣት የሚፈልጉ አይመስለኝም። ምክንያቱም ብሪክስ የተስፋፋ መሄድ ድርጅት ስለሆነ የአሁኖቹ እንኳን ቢስማሙ ወደፊት አባላት የሚሆኑ ላይስማሙበት ይችላሉ የሚለውን ግምት ሊኖራቸው ይችላል። በአንድ ባላቸው ገንዘብ ነው የሚጠቀሙት እርስ በራሱ ይሄ ካረንሲ ስዋፕስ ነው የሚባለው። ሁለተኛ ደግሞ በክሪፕቶ ካረንሲ ነው የሚጠቀሙት ማለት ነው።
2: ብራዚል፣ ሩሲያ፣ ቻይና እና ደቡብ አፍሪካ በዚህ ባንክ ውስጥ ድርሻቸው 18% አካባቢ ነው። ሌሎቹ በቅርብ የተቀላቀሉ 5 ሀገራት ድርሻቸው በጣም አነስተኛ ነው፣ 6% ነው። ኢትዮጵያ ከነዚህ ውስጥ አንዷ ናት። አሁን ኢትዮጵያ በያዘችው የኢኮኖሚ ሂደት አንዳንዶች ግስጋሴ ይሉታል፣ ሌሎች በዚህ ላይ ይስማሙ። ዞሮ ዞሮ አሁን ባላት ቁመና ኢትዮጵያ ከዚህ ባንክ ምን ታተርፋለች?
1: አንዱ እንግዲህ ኢትዮጵያ ከዚህ የምታተርፈው የአክሲዮን ድርሻ በጣም ትንሽ ነው፣ ገና አዲስ ገቢ ናት። ግን የብሪክስ አንዱ ታላቁ መቋቋምና አላማው ይሄ ደቡብና ደቡብ ሳውዝ ሳውዝ የሚባል ግንኙነት ማጠናከር ነው። አሁን ቻይና በገፍ የምትሰጥ ያለችው ከፍተኛ ብድር መጨረሻው ላይ እየደረሰ ነው ያለው። ምክንያቱም ሀገራት ለመክፈል እየታገሉ ነው ያሉት ኢትዮጵያን ጀምሮ። ስለዚህ ይሄ ኒው ዲቨሎፕመንት ባንክ ተብሎ የወጣው የዚህን የቻይና በየሀገሩ የምታደርገውን በላቲን አሜሪካ፣ በአፍሪካ፣ በእስያ ሊዘካ የሚችል ነገር ነው ተብሎ የሚታስበው እና መጀመሪያ ባንኩ የሚቋቋምበት ጊዜ 5 ሀገሮች ብቻ ነበሩ። እንዲሁም 4 ሀገሮች ነበሩ መጀመሪያ ሲታሰብ የነበረ። ብሪክስ የሚለው ምህጻረ ቃል ራሱ ጂም ኦኔል የሚባል የጎልድማን ሳክስ ኢኮኖሚስት ገና

0: በዘጠናዎቹ ወደፊት የሚያድጉ ያሉ ሀገሮች ብሎ ብራዚል፣ ቻይና፣ ህንድ፣ ሩሲያ ብሎ ሲያወጣ አራቱ ሀገሮች ብቻ ነበሩ እና የእነሱ ምህጻረ ቃል ብሪክስ ብሎ በትንሽ ኤስ ነበረ። ኋላ ደቡብ አፍሪካ የግድ አንድ ሀገር መጨመር አለብን ሲባል ደቡብ አፍሪካን ጨመሩ። በጊዜው ኢትዮጵያ ነበረ የታሰበች የአፍሪካ ህብረት መሰረት ናት ተብሎ፣ የዩናይትድ ኔሽንስ መሰረት ናት ተብሎ የኢትዮጵያ መንግስት ብዙም አልገፋበትም። ስለዚህ ደቡብ አፍሪካ ይህንን ተቀላቀለች እና የባንኩ ሲቋቋም ግፊት የመጣው ለዚህ ባንክ ከደቡብ አፍሪካና ከቻይና ነው። ስለዚህ ትልቁን ሼር ይዘው እነሱ ትልቁን አክሲዮን ይዘው ቀጠሉ። ደቡብ አፍሪካ ነበርኩ መሰረቱ የነበረው የኒው ዲቨሎፕመንት ባንክ። አሁን ነው አይ ቲንክ ወደ ቻይና የዞረው እና የእኛ እዛ መሆኑ አንደኛ ከዚህ የግሎባል ሳውዝ ማልቲላተራሊዝም ማለትም አገሮች ሁሉም በሉዓላዊነት አብረው ተነጋግረው ተመካክረው ኢንተርናሽናል ውሳኔዎች የሚወስዱበት መንገድ ለመፍጠር ስለሆነ ከዚህ የምዕራቡ ዓለም የእርዳታና የብድር ሰንሰለት ለመውጣት ነው ትልቁ ጥረት። ስለዚህ ኢትዮጵያ አሁን ወደዛ በምትቀላቀልበት ጊዜ በተለይም አሁን አፍሪግዚም ባንክ የጀመረውን በአፍሪካ ሀገሮች መሀል በራሳቸው ገንዘብ መገበያየት የሚቻሉበት መንገድ እየፈጠረ ባለበት ጊዜ ወደፊት እነዚህ የምዕራባውያን ሀገሮች ተጽዕኖ የማያደርጉበት በዓለም መድረክ ላይ እነሱ ብቻ የሚቆጣጠሩት የኢንተርናሽናል የመዋለ ንዋይ ፖሊሲ የማይመጣበት መንገድ ለመፈለግ ስለሆነ የአክሲዮን መጠኑ እኔ ብዙ ነገር የሚጠቅመን አይመስለኝም። እዚህ ላይ ዋናው ነገር አባል የሆኑ መንግስታት ከዛ የመበደር ገንዘብ የመውሰድ እንደገና ደግሞ በዛ በኩል ገንዘብ የማስተላለፍና በሀገራት መሀል ያለው የገንዘብ ቅይር ሊያስተካክል የሚችል ባንክ ነው ተብሎ ነው የሚታሰበው እና ለዚህ ይመስለኛል እንጂ የአክሲዮን ባለቤትነቱ ብዙም የሚጠቅመን አይመስለኝም። ምክንያቱም አለያ ቻይና ከዛ የምትበደርበት ምንም ምክንያት የለም። ትልቅ የውጭ ምንዛሬ ፍሰት ያላት ሀገር ናት። ሰርፕላስ ፎረን ከረንሲ ያላት ናት። ምናልባት ደቡብ አፍሪካ ልትጠቀም ብትችል ይሆናል። ይህን ባንክ ግን እንግዲህ እስከ 100 ቢሊዮን ድረስ ካፒታል ይደረጋል ነው የተባለው። ወደፊት ያንን እያሳደጉ መጥቶ በከፍተኛ ደረጃ አድርጎ የዓለም ባንክን ሊገዳደር የሚችል ትልቅ ድርጅት ለማቋቋም ነው የሚያስቡት ያሉት እና የአክሲዮን ባለቤትነቱ ብዙም የሚጠቅመን አይመስለኝም።
1: ስለዚህ ጥቅማችን መሰረት የሚያደርገው ከምናገኘው ብድር የወለድ ምጣኔው አነስተኛ የሆነ የልማት ብድሮችን የማግኘት እድላችንን ስለሚያሰፋው ነው።
0: ኤግዛክትሊ ታንክ ዩ።
1: በጣም ነው የማመሰግነው ዶክተር እንደተለመደው።
0: እሺ ታንክ ዩ።
1: አሜን።
2: የመጨረሻዎቹን 8ቱን ለመቀላቀል ወይም ወደ ሩብ ፍጻሜ ለማለፍ የሚደረገው የዓለም ዋንጫ ውድድር ሲቀጥል እንግሊዝ ትራንት ለሊት ከአዘጋጆቹ አንዷን ሜክሲኮን አሸንፋ ኖርዌይ፣ ሞሮኮና ፈረንሳይን ተቀላቅላለች። ዛሬ ደግሞ ፖርቱጋል ከስፔን የሚያደርጉት ጨዋታ ይጠበቃል። አድማጮቻችን ከቢቢሲ አማርኛ የዛሬውን ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዝግጅቶች እንገናኛለን።
3: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታን ኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍሸን ተማቲ